0: ባህላውያን ወነቱ መካኑም አፍጦ ንህብ በዝድማ ኤስቢኤስ ትግርኛ ንህዝብ ታኩራንጅሩን ዋይውራን ናይ ሃገር ኩሌንን ዝሓልፉን ዘለዎን ዓበይቲ ዓዲ ክብሪ ይህብ ኣቶ ኣርኣያ ካሳ ንነዊሕ ዓመታት ቋንቋ ትግርኛ ንምምዕባል ዝሕግዙ ዝተፈላለዩ መፅናዕትታት ገይሩ ኣብ መርበብ ሓበሬታ ፅሑፋቱ ዘቐርብ እዩ ቋንቋ ትግርኛ ትማልሎምን ከመይ ከም ዘሎን ንክምዕብል ዘድልዩ ነገራትን ብዝምልከት መብሪ ሂብና ኣሎ ኣብ ናይ ቃል ምሕትት መደብና ከነቕርቦ ኢና ጸወታታት ፊፋ ዋንጫ ዓለም ናይ ጉጅለ ዙር ወዲኡ ድሮ ሎሚ ንግሆ ጸወታታት ዙር ኣውዴካ ምሕላፍ ጀሚሩስ ካናዳ ንደቡብ ኣፍሪካ ሓደ ባድዎ ኣፋንያታላ ጸብጻብ ብዛዕባ እዚ ዝቐርብ ዘሎ ጸወታታት ከነቕርብ ኢና ምንባራብ ኣውስትራልያ ከምኡውን ልኡኽና ዝሰደድልና ጸብጻብ ኣሎ ኣርሳቶም ሕብረት ኣውሮጳ ኣብ ትግራይ እናኸረረ ዝኸይ ዘሎ ወጥሪ ከም ዘሻቀሎ ገሊጹ ፕረዚደንት ኢሳያስ ኣፈወርቂ ሚኒስተር ከም ዝመዘዘ ብወግዒ ተገሊጹ ፔን ኢንተርናሽናል ንመንግስቲ ኤርትራ ብዛዕባ እስራት ጋዜጠኛታት ሓቲቱ ዝብሉን ካልእን ዘለዎ እዩ ድሕሪ ዜና ከነቕርቦ ኢና ንኹሉ መደባትና ንምክታል ምሳና ሓቢርኩም ክተንሑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ኣብ ዕለታዊ ዜና ኔሎሚ ሶኒ 29 ሰነ 226 ዘዳለናዮ ዜና ይቐርበልኩም ፈለማ ኣርሳቶም ብናይ ወፃኢ ፈጠርቲ ትሕዝቶዋ ብኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ገሊፃ ሓለዋ ሰውራይ ራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናተዘርግሐ ኣብ ዝኸደሉ ዘሎ መጥካዕትታት ሕቡራት መንግስታት ኣሜሪካ ብዝሓየል መገዲ ምላሽ ንምሃብ ድሉ ምዃኑ ኣብ ጠንቂቑ ካናዳ ንደቡብ ኣፍሪካ ሓደ ባዶ ድሕሪ ምስዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ኣርሳ ዜናኹም ክሳብ መፀኒሕኩም ሰማዕትና ዝርዝራቱ ይቕፅል ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ያን ገሊፃ ጋርድያን ኣውስትራልያ ንዋን ኔሽን ዝድግፉ ናይ ፌስቡክ 14 ዓበይቲ ጉጅለ ብምምርማር ኣብዚ ዓመት እዚ ከም ዝተፈጥሩን ብመብዛሕትኦም ድማ ብናይ ወፃኢ ዲጂታላዊ ፈጠርቲ ትሕዝቶታት ዝከታተሉ ሰባት ብዝገብርዎም ዓበይቲ ናይ ማሕበራዊ መራኸቢታት ተፅዕኖ ፈጠርቲ እዮም ፀብጻብ ዘጋርድያን ከም ዝገልፆ ገለ ጉጅለታት ብናይ ሓቂ ደገፍቲ ዝቆሙ እኳ እንትኾኑ ዝበዝሑ ግና ኣብ ወፃኢ ሃገራት ብዝርከቡ ብብዝሒ ኢንዶኔዥያውያን ምዃኖም ኣብዚ ጉዳይ ብዙሕ ምውሳእ ናይ ተሳተፍቲ ንምርካብ ጅቦኦም ዘኸዕብቱ ዘለዎ እዮም ሳራ ያንሰን ያንግ ቅሬታ ሳራ ሃንሰን ያንግ እዚ ነገር ክምርመር ኣለዎ ትብል
1: And one nation has some serious questions to answer about what's really going on and what is really
0: One nation bizabati ab Australia zikayezollo nay bihaq intayun net political gosgwasom kib zablo zollon hettotat kimilisallo izi binay wotsa hager zifitter zollo nay online tihstotat one nation political gosgwas zikayedin zewtsin zollo minqisqas nkhullom australiyan aziz ashaqal khawnalo izi aynet nay wotsa mitetetaw a political selfin a political gos ጓስን ክምርመር ዘለዎ ኣመኻሪ መራኸቢ ብዙሓን ዋን ኔሽን ዝኾነ ሪቻርድ ሃንደርሰን ኣባላት እቲ ሰልፊ ንዓመታት ኣብ ፌስቡክ ብዝተዋፈሩ ክዋረዱ ፀኒሐም እዮም ክብል ብቴሌፎን ንዘጋርድያን ከም ዝነገሮ ተፈሊጡሎ ኤስቢኤስ ተወሳኺ ርእቶ ንምርካብ ንዋን ኔሽን ሓቲቱ ነይሩ ሓደ ሰብኣይን መንእሰይ ወዱን ካብቲ ኣብ ቬንዙዌላ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ፍርስራስ ህንፃ ተቐቢሮም ሉ ዝፀንሑ ተጎቲቶም ወፂኦም ጉጅለታት ኣድሑን ናይ ኣሜሪካን ፈረንሳን ነቶም ፅምዲ ካብቲ ክንዲ ጎቦ ዝተኾመረ ፍርስራስ እዮም ኣውፂኦሞም ኣብታ ሃገር ክልተ ሓያል ምንቅጥቃጥ ምድሪ ድሕሪ ምግጣሙ ክሳዕ ሕጂ 33 ሰባት ካብቲ ተደብየምሉ ዝፀንሑ ከም ዝወፁን ግዜያዊ ፕረዚደንት ሃገር ደልሲ ሮድሪገዝ ገሊፃ በዚ ምንቅጥቃጥ ምድሪ እንተወሓደ 1450 ሰባት ሞይቶም ኣለው ብኣሽሓ ዝቁፀሩ ድማ ዳሃዮም ጠፊኡ ይርከብ ካብቶም ኣብ ቬኔዙዌላ ዘጋጠመ ክልተ ቀተልቲ ምንቅጥቃጥ ምድሪ ዝደሓኑ ሰባት ኣብ ግዝኣት ላጓርያ ኣብ ዝርከብ ግዜያዊ ማዓስከራት ተዓቂቦም ኣብ ዘለውሉ ዋሕዲ ማይ መድሃኒትን መሰረታዊ ነገራትን የጋጥሞም ኣሎ ተባሂሉ ብሰንኪ ዝፈረሰ ህንፃታት ወይ ናይ ትሕተ ቅርፂ ድሕነት ስክብታታት ንሓየሉ መዓልታት ናብ መንበሪኦም ክምለሱ ንዘይክእሉ ነበርቲ ግዜያዊ ማዕቀቢ ተገይርሎም ኣሎ ሰበስልጣንን ወለንተኛታትን ዘድሊ ነገራት የቕርቡ እኳ እንተለዉ እቶም ነበርቲ ግን ኣብቲ ማዕቆቢታት ከቢድ ሕፅረት ቀረበ የጋጥሞም ከም ዘሎ እዮም ዝገልፁ እዚ ዝስዕብ ተቐማጢ እቲ ከባቢ ሰባት መሰረ

0: ታው ነገር ንምምላ ይቃለሱ ከመዘለው ይ ዝዛረብ
1: ወይኑ አጓ
2: We are short on drinking water and basic daily necessities.
0: ረብ ዝስተማይን ማልታው ዘድልዩ መሰረታው ነገራትን ሐጽሩናሎ መድሃኒት ዘድልዮም ሕሙማት አለውና አብዝዋን እዚ ነገራት ከቢድ ይዘሎ አሜሪካ ብለዕሊ ኢላማታት ኢራን መጥቃዕታት ኣብትፍን ወሉ ዘላ እዋን ኣብ መንጎ ኣሜሪካን ኢራንን ዝፀንሐ ተፃብኦታት መመሊሱና ገደደ ብምኻዱ እቲ ኣወሽ መጥቃዛ ዝካየድ ዘሎ መጥቃዕታት ደው ንምባል ዝተፈረመ ስምምዕ ውዕል ኣብ ሓደጋ ወዲቑ ከይከውን ስክፍታታት ፈጢሩ ባሕሬን ኣብ ንጎ ቀዳም ኣብ ልዕሊ ሓያል ዒላማታት ብድሮን ኢራን ዝተፈፀመ መጥቃዕቲ ክትገልፅ ከላ ሓደ ናይ ዓዲ እንግሊዝ ናይ ሓለዋ ባሕሪ ትካል ድማ ናይ ንግዲ መርከብ ከም ዝተወቕዐት ገሊፁ ኣብቲ መጥቃዕታት መርከብ ዝነበረ ኩነታት ግን ብኡንብኡ ኣይነፀረን እቲ ዝሓለፈ ሰሙን ኣብ መንጎ ኢራንን ኣሜሪካን ዝተገብረ ስምምዕ ነቲ ካብ ዝሓለፈ 28 ለካቲት ኣትሒዙ ኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝፈፀሞ መጥቃዕትታት ካብ ዝጅምር ነጀው እቲ ኣብቲ ዞባ ሰፊን ዘለዎ ጥሪ ዘህድእ እዩ ተባሂሉ ተስፋ ተገይሩሉ ነይሩ እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናሰብሐ ብዝኸደሉ ዘሎ ነቲ ምስ ሕቡራት መንግስታት ኣሜሪካ ዝተገብረ ስምምዕ ኣብ ስግኣት ዘውድቕ ዝሓየለ መገዲ ምላሽ ንምሃብ ድሉ ምዃኑ ኣጠንቂቑ ኣብ ኩዌትን ባሕሬንን ኣብ ዝርከብ ወታደራዊ ማዓስከራት ኣሜሪካ ከምኡውን ኣብ ገማግም ኢራን ኣብ ዝርከብ ናይ ንግዲ መራኽብን መሳለጥያታትን ንመጥቃዕቲ ድሕሪ መጥቃዕታት ድሕሪ ምፍፃሙ እቲ ሓደ ወገን ነቲ ካልእ ነቲ ስምምዕ ከም ዝጠሓሰ ይካሰሱ ከም ዘለዉ ፀብጻባት ይሕብሩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ድሕሪዚ እስላማዊት ሪፑብሊክ ሃገር ደጊም ከም ዘይትህሉ ብምግላፅ ተወሳኺ ወታደራዊ ስጉምቲ ከም ዝወስድ ኣብ ማሕበራዊ መራኸቢ ትሩዝ ሶሻል ፅሒፉ ዋሃብ ቃል ኣይኣርጂሲ ሑሴን ሞሃቢ ኢራን ንዝኾነ ይኹን መጥቃዕቲ ግብረ መልሲ ንምሃብ ድልውት እያ ክብል ይገልጽ
3: This is simply the nature of our enemy.
0: እዚ ባህሪ ናይ ጸላኢና እዩ እዚ ተግባር እዚ ዘይግባእን ንዝኣተዎ መፀበብፀዓ ዝፍዘፍርስን እዩ ኣብ ዝኾነ ይኹን እዋን ድማ ከምኡ ክገብር እዩ ባህርያቱ ስለ ንፈልጥ ነዚ ምስ ባህሪ ጸላኢ ዝሰማማዕ ጌርና ስጉምቲ ክንወስድ ኢና ልዕሊ ኩሉ ኣገዳሲ ዝኾነ ግን ንጸላኢ ወትሩ ምላሽ ምሃብ ክቕፅል እዩ ንሕና እውን ከምኡ ምግባርና ክንቅፅል ኢና ሚኒስተር መራኸቢታት ኣኒካ ዌልስ እንቲ ኣብ ማሕበራዊ መራኸቢታት ንትሕቲ ዕድመ ዝተገብረ እገዳ እንተወሓደ ንሰለስተ ዓመት ዘይፀሪ ክኸውን ከም ዝኽእል ትፅቢታ ምዃኑ ገሊፃ ዓበይቲ ኩባንያታት ቴክኖሎጂ ነቲ ኣብ ማሕበራዊ መራኸቢታት ንቆልዑ እተገብረ እገዳ ኣብ ግብሪ ኣይውዓልኦን ዘለዋ ዝብል ክስታት ኣብ ዝበዝሐሉ ዘሎ ሰልፊ ጥምረት ሕግታት ሰልፊ ለበር ይፈሽል እዩ ዘሎ ክብል ገሊፁ ፌደራል መንግስቲ ኣውስትራልያ ነቲ ዝፀንሐ እጋዳታት ንምድልዳል ይዳልሎ በዚ ኣብ ማሕበራዊ መራኸቢታት ዝነጥፋ ኩባንያታት ነቲ እገዳ ብዘይ ምትግባርን ናይ ኣስታት 99 ሚልዮን ዶላር መቕፃዕቲ ክብየነለን ንምውሳን እውን ይቀራርባሎ ኣኒካ ዌልስ ኣብ ቀረባ እዋን ተገብረ መፅናዕቲ ከም ዘበልክቶ ኣብ ኦንላይን ዝረአ ምንሻው ወይ ቡሊንግ ከም ዝነከየን ናብ ጎዳኢ ትሕዝቶ ምቅላዕ እውን ከም ዝጎደለ ትሕብር
4: It is always going to be more difficult when you are taking something away from under 16s who have already had social media accounts for some time
0: ካብቶም ቅድሚ ሕጂ ናይ ማሕበራዊ መራኸቢ ሕሳብ ወይ ኣካውንት ዝነበሮም ትሕቲ 16 ዓመት ዕድሚኦም መንእስያት ገለ ነገር ክትወስድ ከለካ ኣዝዩ ኣፀጋሚ ዝኸውን ሓሳበይ ድማ ኣብ 9 ዓመትን ኣብ 5 ዓመትን ዕድመን እዩ እዚኣቶም 16 ዓመት ክሳብ ዝመልኦም ፈፂሞም ናይ ማሕበራዊ መራኸቢ ኣካውንት የብሎምን እዚ ባህላዊ ለውጢ እዚ ድሕሪ ግዜ እዩ ዝመፅእ ኣብ ዝሓለፈ ሰሙን ብዩጋብ ዝተገብረ መፅናዕቲ ከም ዘመልክቶ ኣብ ቀረባ እዋን 300ታዊ ናይቶም ካብ 13 ክሳብ 15 ዓመት ዝዕድሚኦም መንእስያት ስፖርት ኣብ ምፅዋት ዝያዳ ግዜ ይሕልፉ 27 ካብ 100 ድማ ዝበለፀ ድቃስ ይድቁሱ ከም ዘለዉ እቲ ፀብጻብ ዝሕብር እዩ ናብ ፀወታታት ፊፋ ዋንጫ ዓለም ስንሰግር ካናዳ ንደቡብ ኣፍሪቃ ሓደ ብባዶ ድሕሪ ምስ ዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና ስቴቨን ኤክስታኩ ነታ መዕወቲ ትሸቶ ኣብ መበል 92 ደቂቕ እዩ መዝጊብዋ ትማሊ ዝውዕለ ናይ መዋዳእታ ዙር ናይ ጉጅለ ፀወታታት ምስ ንርኢ ዲኣር ኮንጎም ንመጀመርታ ግዜ ኣብ ዘደንቕ ኩነታት ኣብ መበል 17 መዓልቲ ውድድራት ዋንጫ ዓለም ፊፋ 226 ንፈለማ እዋን ናብ ጉጅለ ኣውዲእካ ምሕላፍ ሰጊራ ዝተረፈ ትሕዝቶ ብከምዚ ስዕብ ተዳሊሎ ኮንጎ ካብ ድሕሪ ተበጊሳ ንኡዝበኪስታን ሰለስተ ብሓደ ረቲዓ ንመጀመርታ እዋን ናብ መድረኽ ውድድር ኣውዲካ ምሕላፍ ዋንጫ ዓለም በፂሓ ዮሃን ቬሳ ክልተ ሸቶ ከቁፅር ከሎ ፊስቶን ማሂለህ ድማ ነታ ታሪካዊት ዓወት ብሳልሳይ ሸቶ ኣረጋጊፅዎ ኣብ ካልእ ፀወታታት ድማ ኣልጀርያን ኦስትሪያን ኣብቲ ናይ መወዳእታ ግጥም ናይቲ ጉጅለ ሰለስተ ብሰለስተ ብማዕረብ ፀወታ ወዲአን ኦስትሪያ ነቲ ኣብ ናይ መወዳእታ ደቕ ሳሻ ካልጂቺ ብዘእተዋ ሸቶ ንክልትኤን ሃገራት ናብ ዝቕፅል ዘሕልፈን ንኢራን ድማ ካብ ጉጅለ 32 ትበፅሓሉ ተስፋ ዘብነነ ኮይኑ ተወዲኡ ኣብ ጉጅለ ከ ፖርቹጋልን ኮሎምብያን ኣብ ዙር 32 ቦታ ዘትሕዘን ማዕረን ማዕረ ተፋንየን እዚ ከምዚ ኢሉ እንከሎ እንግሊዝ ካብ ጁዱ ቢንግሃምን ሃሪኬን ብዝረኸበተን ሽቶታት ንፓናማ ክልተ ባዶ ብምዕዋት ኣብ ጉጅለ ኤል ቀዳመይቲ ኮይና ናይቲ ዙር ፀወታ ዛዚማ ክሮኤሽያ ኣብ ልዕሊ ጋና ብዘደንቕ መገዲ ተዓዊታ ካልኣይ ቦታ ክትሕዝ ከላ ብላክ ስታርስ ኣብ ሳልሳይ ደረጃ ተሰሪዓ ናብ ዝቕፅል ዙር ዝሓልፋ ጋንታታት ብምዃን ጋና ካብተን ዝሓለፋ ኮይና ኣላ በዚ ከዓ ፖርቹጋል ኣንጻር ክሮኤሽያ ኣብ ዙር 32 ክትገጥም ብምዃና ዘደንቕ ፀወታ ክኸውን ትፅቢት ይግበር ናብ ጋንታ ሶኮርስ ምስ እንሓልፍ ኣውስትራልያ ኣብ ዙር 32 ቀዳም ምስ ግብፂ ክትገጥም እያ ናይ ቀደም ተፃዋታይ ሶኮርስ ሃሪኩዌል ጌጋ ንምግባር ቦታ ከም ዘይህሉ ገሊፁ ኣውስትራልያ ኣብቲ ፀወታ ዝያዳ ክትፃወት ኣለዋ ክብል ድማ ሚዒዱ ኩሉ ግዜ ኣፀጋም ፀወታ ክኸውን እዩ ትፈልጥ ነቲ ንሳቶም ናይ ጉጅለ ፀወታ ምስ ሰገርካ ካብ ዝኒንዮ ብዛዕባ ሕጂ ክኸውን ዘለዎ ኣብዚ ናይ ወዲቅካ ምሕላፍ ደረጃ እቲ ዝበለፀ ፀወታ ኩዕሶ እግሪ ክትፃወት እዩ ዘለካ ከምኡ ክንገብር ከም እንኽእል ድማ ተስፋ ንገብር ሓደ ስጉምቲ ድማ ናብ ተወሳኺ ደረጃ ዕብየት ዘምርሕ እዩ ማቲው ሊክን ጃኮብ ኢታልያኑን ብምጉድኦም ንዝተረፈ ፀወታታት ኣይክፃወቱን እዮም ኣሰልጣኒ ታጋንታ ቶኒ ፖፖቪች ነቲ ብቐዳም ምስ ግብፂ ምስ ኢራን ኣብ ተፃወትትሉ እዋን ብዘጋጠሞ ምጉዳእቲ ዝቃለስ ዘሎ መሓመድ ሳላሕ ኮኸብ ተፃዋታይ ግብፂ ብቐሊሉ ከም ዘይርዮ ኣፍሊጡሎ ኩራ ሰማዕትና ዜና ቅድምዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፓሪስ ክዘንብ እዩ ዝለዕለ 18 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ተመሳሳሊ ኩነታት ኣየር ዝለዕለ 18 ኣብ መልበርን እውን ክኻፍ እዩ ዝለዕለ 17 ኣብ ሆባርት ፀሓይ ክውዕል ዝለዕለ 15 ኣብ ካምቤራ ክዘንብ ተኽእለሎ ዝለዕለ 15 ኣብ ሲድኒ ክዘንብ እዩ ዝለዕለ 20 ኣብ ብሪስበን እውን ክዘንብ እዩ ዝለዕለ 21 ዲግሪ ሴንቲግሬድ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 62 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: su SBS.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ሙሳነ መንግስቲ በግዚያውነት ገድን ዝገበረው ኢትዮጵያውያን ዝከዱ ወመስርሕ ፍርዲ ጽልዋ ከም ዝሐደሩን ተገለጹሎ እዚ ግዚያው ሐለዋ ዘለዎ ኩነታት ዝተብሃለ አሰራርሓ ካብ ግጭት ተፈጥሮ ሓደጋታት ወይ ካለ ጸጥታ ሓደጋታት ዘጋጠመን ሀገራት ዝመጹ ሀገራት ዝመጹ ስደተኛታት ኣብ ኣሜሪካ ክጽንሑ ዘኽእሎም ግዚያው ሕጋዊ ሐለዋ እዩ። ብምሕዳር ፕረዚደንት ኣሜሪካ ነበር ጆ ባይደን ነዚ ሐለዋ ንኢትዮጵያውያን ድሕሪ ኩናት ትግራይ ዝሃቦም እዩ። በዚ ሓለዋ እዚ ንሰለስተ ዓመታት ኣስታት 5,000 ኢትዮጵያውያን ተጠቀምቲ ከም ዝኾኑ ይንገር። እንተኾነ ኣብ ልዕሊ ስደተኛታት ተሪር መርገፂ ክሕዝ ዝፀንሐ ምምሕዳር ትራምፕ ነዚ መሰል እዚ ኣብ ልዕሊ ዜጋታት ኢትዮጵያ ሃይትን ሶርያን ሓዊሱ ካብ ሓያሉ ሃገራት ዝመፃእ ስደተኛታት ዝርከቦ ዝነበረ ኣገልግሎት ክግታእ ገይሩሎ። ኣብ ወርሒ ተሓሳስ ንኢትዮጵያውያን ዝውሃብ ዝነበረ ሓለዋታት ከብቅዕ ዝወሰነ ሚኒስትሪ ውሽጣዊ ፀጥታ ኣሜሪካ እውን እቶም ስደተኛታት ኣብ ውሽጢ 6 መዓልቲ ማለት ክሳብ ለካቲት ካብ ኣሜሪካ ክወፁ ኣዚዙ ነይሩ እዩ። ስለስተ ኢትዮጵያውያን አፍሪካ ኮሚኒቲስ ቱጌዘር ምስተባለ ተሓላቀ ሰብኣዊ መሰላት አፍሪካውያን ስደተኛታት ብምዃን ኣብ ቦስተን ዝርከብ ቤት ፍርዲ ጥርዓን ኣቕሪቦም ነይሮም እዮም። ነዚ ጉዳይ ዝረኣየ ዳኛ ፌደራል ድማ እቲ ጉዳይ ንምምርማር ነቲ ስጉምቲ ብምእጋድ ፀንሒ ኢትዮጵያውያን ክነዋሕ ዝገብር ውሳነ ሂቡ ነይሩ። ጠቕላይ ቤት ፍርዲ ኣሜሪካ ዝሓለፈ ሓሙስ 25 ሰነ 2026 ኣብ ዘሕለፈ ውሳነ ግን ብተመሳሳሊ መልክዑ ግዜያዊ እግድ ተዋሂቦም ዝነበሩ ስደተኛታት ሃይትን ሶርያን ኣመልኪቱ ውሳነ ሂብሎ። እዚ ንኢትዮጵያውያን ዝኸድዎ ዘሎ መስርሕ ፍርዲ ጽልዋ ከም ዘሕደረ እዩ ዝግለጽ ዘሎ።
5: ሓሙሽተ ሚትሽሕ ሰባት ጥራይ ዘለውዋ ሃገረ ኬፕ ቨርደ ብቋንቋ ፖርቱጊዝ ካቦ ቨርደ ተባሂላ ትጽዋዕ ነቶም ኣብ ኣውስትራልያውን ዝነብሩ ተወላዶኣ ዝሐጐሰ ኩሉ ግምታት ኣምኪና ናብ ዙርያታት ኣውዲካ ምሕላፍ በጺሓላ። ኬፕ ቨርዳውያን ደገፍቲ ኣብ ኣውስትራልያ እታ ንእሽቶ ደሴታዊት ሃገሮም ንፈለማ ግዜያ ናብ ደረጃታት ኣውዲካ ምሕላፍ ዋንጫ ዓለም ፊፋ 2026 ድሕሪ ምብፅሓ ሓጐሶም ይገልጹ ኣለዉ። ኬፕ ቨርደ ቀዳም ንግሆ ብኣቆጻጽራ ኣውስትራልያ ንስዑድ ዓረብ ብዘይሽቶ ማዕረ ድሕሪ መሓዛ ኣብ ምድቤች ካልኣይ ተርታ ክትሕዝን ኣብ ዙርያ 32 ሃገራት ድማ ቦታ ክትረክብን ክኢላ ኣላ። እዚ ዓወት እዚ ነታ ንፈለማ ግዜያ ኣብ ዋንጫ ዓለም ትሳተፍ ዘላን ከባቢ 5,000 ህዝቢ ዘለዋ ኣብ ምዕራባዊ ገማግም ኣፍሪቃ ትርከብን ሃገር ዘደንቕ እዩ። ኣብ ኬፕ ቨርደ ተወሊዱ ግን ምስድሩ ኣብ ከተማ ሜልበን ዝነብር ዣኦ ኮስታ ነቲ ግጥም ኣብ ገዝኡ ከም ዝተዓዘቦ ሓቢሩ ነቲ ታጋንታ ኣመዝጊባቶ ዘለዓወት ግን ምስ ማሕበረሰብ ኬፕ ቨርደ ከብዕሎ እዩ ዝምድብ ነይሩ። ምስ ስድራ ቤትን ኣዕሩኽን ምናልባት ጠርሙዝ ሻምፓኝ ንኸፍት ንኸውን እምበር ክብል ከዓ ይገልጽ። እቲ ዝመጽእ ግጥም ኣንጻር ኣርጀንቲና ብርግጽ ምስ ዳያስፖራ ኬፕ ቨርዳውያን ኣብዚ ኣብ ሜልበን ክንዕዘቦ ኢና ክብልካ ይውስኽ። እዚ ታሪኽ እዩ ክብልካ ነቲ ፍሉይ ዓወት ብመንጽር የቐምጦ። ዕብይ ዝበለ ማሕበረሰብ ኬፕ ቨርዳዊ ዘርኢ ዘለዎም ሰባት እንተሃለዎ እኳ ንሓዉ ወሸኽካ ኮስታ ኣብ ኬፕ ቨርደ ዝተወልዱ ሕጂ ኣብ ኣውስትራልያ ዝነብሩ ክልተ ሰባት ጥራየ ዝፈልጥ ኢሉ ብመሰረት ሓበሬታ ቆፀራ ህዝቢ ቤት ፅሕፈት ኣሃዛት ኣውስትራልያ ኣውስትሬልያን ቢሮ ኦፍ ስታቲስቲክስ 2021 4 ኣብ ኬፕ ቨርደ ዝተወልዱ ሰባት ጥራዮም ኣብ ኣውስትራልያ ዝነብሩ። ፅውፅዋይ ጉዕዞ ውራይ ኬፕ ቨርደ። ኬፕ ቨርደ ንሻምፒዮን ኤውሮጳን ዋንጫ ክትዓትር ግምት ዝወሃባን እስጳኛ ኣብ መኽፈቲ ግጥም ብዘይሽቶ ማዕረ ብምሓዝ ንዓለም ዘሰንበደ ውፅኢት ኣመዝጊባያ። ብድሕሪኡ ድማ ሓንቲ ካብ ፅውፅዋያዊ ዛንታታት ናይዚ ውድድር ኮይና ተቐልቂላ ኣላ። እዚ ብዓብዩ ሳላ ፃዕሪ ናይቲ ብቮዚኛ ዝፍለጥ ሓላ ውልዳት ሆሲማር ሆዘይ ኤቮራ ዲያዝ ኮይኑ ኣብ መበል 40 ዓመት ዕድሚኡ ሓደ ካብቶም ሓደስቲ ዝተቐልቀሉ ከዋኽብቲ ናይዚ ውራይ ኮይኑኣሎ። ቮዚኛ ኣብ ግጥም ኣንጻር እስፓኛ 7 ካኣትዋ ዝኽእላ ዝነበራ ሽቶታት ብምድሓን ብሉፅ ተፃዋታይ ናይቲ ግጥም ተባሂሉ ተሰሊሙ። ድሕሪ እቲ ግጥም ድማ ቁፅሪ ተኸተልቱ ኣብ ኢንስታግራም ካባስታት 50,000 ናብ ልዕሊ 16 ሚልዮን ደይቡ። እዚ ናይ 14 ዓመታት ንኬፕ ቨርደ ክውክል

ዝፀንሐ ሓለ ውልዳት ሃገሩ ንፈለማ እዋን ኣብ ዋንጭ ዓለም ነጥቢ ክትረክብ ድሕሪ ምሕጋዙ እቲ ሕልማይ ተጋሂዱ ይብል ንብዓቱ እናተቆፃፀረ ነቲ ህሞት ምስታ ቪዛ ክትከፍል ስለ ዘይከኣለት ናብ ኣሜሪካ ክትገይሽ ዘይከኣለት ኣድዩ ክካፈሎ ምንዮቱ ከም ዝነበረ ገሊጹ ኣብ ወርሒ ጥሪ መንግስቲ ኣሜሪካ ንኬፕ ቨርደ ኣብ ዝርዝር ናይተን ዜጋታተን ቅድሚ ፈቓድ ምእታዊ ምርካቦም ክሳብ 15,000 ዶላር ኣሜሪካ ወይ ልዕሊ 21,000 ዶላር ኣውስትራልያ ዝበፅሕ ተመላሲ ቦንድ ከትሕዙ ኣብ ዘለዎም ሃገራት ወሲኽዋ ኣድዩ ንቮዚኛ ኣና ካንዲዳ ኤቮራ ኣብ መወዳእታ ቪዛ ድሕሪ ምርካባ ቅድሚ ካልኣይ ናይ ምድብ ፀወታ ኬፕ ቨርደ ናብ ኣሜሪካ ምስ በፅሐት እቲ ዛንታ ካልእ ስምዒታዊ መልክዕ ሒዙ ኬፕ ቨርደ ቀፂላ ኣንጻር ኡራጓይ 2-2 ብምፍልላይን ንስዑድ ዓረብ ድማ ብዘይሽቶ ረጊጣ ብመሓዝን ማዕረ ዝወፃትሉ ውፅኢታት ኣመዝጊባ እዚ ማለት ድማ ኣብ ምድባ ካልይቲ ተርታ ሒዛ ብምውዳእ ናብ ዙር 32 ሓሊፋኣላ 4 ሓምለ ድማ ንሻምፒዮናኣ ትከላኸል ኣርጀንቲና ክትግጥም እያ ኩሎም 104 ግጥማት ዋንጫ ዓለም ፊፋ 2026 ኣብ ኤስቢኤስ ኤስቢኤስ ቫይስላንድን ኤስቢኤስ ኦንዲማንድን ብቐጥታ ብነፃን ብምልኦምን ክትዕዘብዎም ትኽእሉ ኢኹም።

0: Work in progress. Listen now wherever you get your podcasts.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: sbs.com.au/tigrinya ab online watrut wat khwa marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo ab facebookna atihum etizirrib katselwo hasabkum akafulun like gbarunan sbs tigrinya ab facebook
3: እዚ እትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
4: ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ዕዱም ኣለኒ ኣቶ ኣርኣያ ካሳይ ዝበሃል ኣብ ካናዳ ኣብ ካልጋሪ ዝነብር እዩ። ንሱ ኣብ ዝተፈላለየ ስራሕት ትምህርትን ዝሓለፈ እዩ። ባዕሉ ከፋልጠ ንኽእል እዩ ኣብዚ እዋን ዘለዎ፣ ግን ናይ ዩኒቨርሲቲ መምህር ከም ዝነበረ ኣብ ዝተፈላለየ ዩኒቨርስታት እውን ከም ዘፅንዐ ብዝተፈላለየ ዓውድታት እዩ ኢንፋክት ኣፅኒዑ። ብቋንቋ ኣይኮነን ኣብ ሄልዝ፣ ኣብ ማኔጅመንት፣ ኣብ ብዙሕ ነገራት እዩ ተዋፊሩ ነይሩ። ኣብ ኮሚኒኬሽን ስታይ ከም ዘለዎ እየ ካብቲ ናቱ ድሕረ ባይታ ክፈልጥ ክኢለ። ኣነ ግን ሎሚ ኣተኪርና ክንዛረበሉ ደልየ ዘለኹ ኣብ ቋንቋ ናይ ትግርኛ ብፍላይ ኣፅዒቑ መርበብ ሓበሬታ ብምፍጣር ቋንቋ ትግርኛ ንምምዕባል ዝገብሮ ዘሎ ስራሓትን ዝርእዮ ብናቱ ማእዝን ኣብ ቋንቋ ትግርኛ ዘሎ ሓላፍ ዘላፍ ወይ ፀገማት እውን ኣፀቢቑ ብዝተፈላለየ መንገዲ ኣብ ዝተፈላለየ እዋናት ይፅሕፍ እዩ። ኣብኡ ኣተኪርና ኢና ክንዛርብ። የቐኒለ ኣቶ ኣርኣያ፣ ምናልባት ብዛዕባ ርእስኻ ሓፂር መላለ ሃበና ሞ ናብቲ ሕቶታተይ ክምለስ።
5: ግርም ፈላማ ኣብ ምዕባል እሩምን ምዕሩይን ትግርኛ ዘካይዶም ንጥፈታት ንኸካፍል ዕድል ብምርካበይ ንዓኻ ብየደ ከምኡውን ንማዕከን ሬድዮ ኤስቢኤስ ኣውስትራልያ ኣመስግን። ኣርኣያ ካሳ ይበሃል። ኣብ ኣስመራ ኤርትራ ተወሊደ፣ ኣብ ካልጋሪ ካናዳ ነብር። ንትግርኛ ብዝምልከት ዝፃፎም ኣብ ሰዋሱ ዘተኮር እዮም። ንሱ ከዓኒ እንታይ ይጎዲልና እንታይ ከገበር መብዛሕትኡ መባእታ ሰዋሱ ኣብ ትምህርቲ የለን ከም ህልው ግን ይዝንቶ እዩ። ስለዚ መብዛሕትኡ ዕዮታተይ ኣብኡታት ዝተመርኮሰ እዩ።
4: ትግርኛ ብዙሕ ፀገማት ከም ዘሎ ኢኻ ተኪርካ ትዛረብ፣ ንሱ ድማ ኣይማዕበለን ኣብቲ ኣርባዓታት ዝጀመሮ ምዕባለ ወይ ገስጋስ ኣብኡ ደው ኢሉ እዩ ዘሎ። ብመሰረቱ እውን ኣብ ዋላ ብዚ ኮይና ነቲ ናይ ሽዑ ዝነበረ ምዕባለ እንዳወደስና ኢና ንኸይድ ዝብል ብፍላብታ ትግርኛ ንክኩላዕ ካብ ዓንኪላዊ ነግሒ ይውፃእ ዝብል ዓንቀፅ ዝፀሓብካ ኣሎ። ኣብ 1940ታት ተጀሚሩ ዝነበረ ገስጋስ ግን ኣብኡ ደው ከም ዝበለ ኢኻ ትዛርብ። ከምኡ ድዩ ዘሎ ናይ ብሓቂ እንታይ እዩ ዓንቂፅዎ? ብፍላይ ኣብዚ እዋን እዚ ኣብ ኤርትራ ንድሕር ከድና ዳርጋ ናይ መንግስቲ ቋንቋ ትግርኛ ዝኾነሉ መፅሓፍቲ ብብዙሕ ዝፀሓፈሉ ኣብ ዘለዎሉ እዋን ንምንታይ ከምኡ ናትካ ግምጋም ኣቐሚጥካ?
5: ግርም ነዚአን ብላንስ ኣብ ክልተ ኸፊለ ክርእየን። ሓደ እቲ ቋንቋ ዝርባብ ቋንቋ ኮኑ ሓደ እቲ ትምህርታዊ ዝብል ስሩዕ ትምህርቲ ንሓፋሽ ክውሃብ ዝጀመረ ወታደራዊ ምምሕዳር ብሪጣንያ ኤርትራ መስኣት 1943 እዩ። ኣብቲ ሽዑ ኤሎንድሮፍ ዝበሃል መስራቲ ናይ ሰሙናዊ ጋዜጣ ኤርትራ ካውንስል ዝብል ንምዕባል ትግርኛ ዝብል እዚ ደረጃ ዝሓለወ ንውፃእ ተተኺሉ ነይሩ። ግን በቲ ፖለቲካዊ ነውፅታት ናይቲ እዋን ደስኪሉ 1945 ጀሚሩ 49 ጠጠው ኢሉ እዩ። ናይ መጀመርያ ስሩዕ ኣኼባ ምምዕባል እንታሽ ጉባኤ ዝተካየደ 1944 እዩ። ዋላ እንተኾነ እውን እቲ ከጅመር ከሎ እቲ ትምህርቲ መባእታ ካብ ቀዳማይ ክሳብ ራብዓይ ትግርኛ ብድሕሪ እንግሊዝ እዩ ነይሩ። ክሳብ ብስርዓት ናይ ኣምሓርኛ ዝትካ እቲ ስርዓተ ትምህርቲ ናይ ኤርትራ ክሳብ ራብዓይ እዩ ነይሩ። ኩሎም ብካሊእ ትምህርቲ ወዲኦም ተመሊሶም ዝምህርዎ ዝነበሩ እውን ናይ ራብዓይ ክፍሊ ፍልጠት ዘለዎም ሰባት ጥራዩ ኣብ ራብዓይ ክፍሊ ከዓ

0: ሰዋሱ የለም። ስለዚህ ሩምን ጻፉን ሰዋሱ ከተማሃርካ ስነ ጻፍ ከተማ ብለ አይተኸኛ። በእንጻሩ ተኻላይ ዝበልኩ ኸአኒ ትግሪኛ ፊደላት ቆጽርካ አላጋሪካ ንምጽሐፍ ከመትዛረው አይትስገምኛ።
1: እንታይ ማለት እዚ
0: ኦዋ ወትዘር አምዝጂ አና ንስኻን ዓሉ ዘለና ከም ገይረ ኸጻፎ ቀሊል እዚ ዋላ ብናዕራብ ቤትፍርድን ተዳሪኻ ምሳኸም መጽሆሎ እቶም ዝስንዱ ኣለው። እቶም ትስንዱ ከምቲ ትምስክር ዝዛረቡ እዮም ዝፅሕፍዎም በሪ ብእሩም እንግሊዝኛ ኣይፅሕፍዎን እዮም። ስለዚ ስነ ፅሑፍ እንግሊዝኛን ምዝርራብ እንግሊዝኛን ነንበይሉ እዩ። ትግርኛ ግን ክልቲኡ ሓደ እዩ። ሕጂ ብሰዋሱ መፂኻ ክትንትኖም ከለኻ ኢደ እግሪ ዘብሉ ይዝኸውን ብዝርርብ ምልከት ነቲ ፅሑፍ ኣንቢብና ናይ ምርዳእ ኣይንፅገም እዩ። ፊክሽን ኩሎም ቶም እዞም ልበወለድ ዝነበሩ ሽዑ ዝፅሓፉ ኩሎም ይነበብ እየ ነይሩ ይርዳእኒ ነይሩ ክሳብ ሕጂ እውን ይርዳእኒ እዩ። ግን ከምቲ ዝዛረቦ ፅሕፈት ምዃኑ ካብ ናይ ፅሑፋት ወልዳ ወልደ ማርያም ክሳብ ዝሕጂ ዝፅሓፉ እንተዳሪኻዮም ኩሎም ዝርረባዊ ፅሑፍ እዮም እምበሪ ብሰዋሱ ሕግታት ተኸቲሎም ዝፅሓፉ ይኮኑ። ስለምንታይ እዮም ሰዋሱ ተኸቲሎም ዘይፅሓፉ ክንብል ከለና ከዓኒ ትምህርቲ ሰዋሱ ስለዘየለ
1: ግን ኣብ ዝተፈላለየ እዋናት ይፍተን እዩ። ጉባኤ ይግበር ብዩኒቨርሲቲ ደረጃ ኣብ ናይ ኣስመራ ዩኒቨርሲቲ ተዘይተጋጌ ዳሕር እውን ናብ መቐለ ድሕሪ ቴስዓታት እውን ካብ ኣስመራ ዝመፁን ናይ ትግራይ ምሁራትን እውን ተኣኪቦም ከምኡታት ፈተነታት ይግበር እዩ። ዝተፈላለዩ ውልቀ ሰባት እውን ከም በዓል ኣማኒኤል ሳለ ካልኦት እውን ናይ ሰዋሱ ትግርኛ መፅሓፍቲ ኣቕሪቦም ሰባት ክጥቀምሉ ይገብሩ እዮም። እዚታት ግን ኣበርክቶ ኣይግበረን ድዩ ኣብዚ ምዕባለ ናይ ቋንቋ ትግርኛ
0: ክገብር ዘይኽእለሉ ምክንያት ቅድሚ ናብኡ ከይዶ ከምቲ ዝበልኮ ብኤርትራ ዝተካየደ 82/83 ኣብ ኣስመራ ዩኒቨርሲቲ ኮንፈረንስ ሲምፖዚየም ዝበሃሉ ተካይዶም እዮም። ከምኡ ናብ ዝተፈላለዩ 87 ኣህጉራዊ ሲምፖዚየም ዝብል ኣብ ስዊድን ተካይዱ እዩ። እዚኦም ዝካየዱ ዘለዉ ግን ኣብቲ ላዕሉ ፍቲ ጨንፈር እዩ። ካብ ሱሩ እንተዘይመፅኡ የለን ክሳብ ካሊእ ኮንፈረንስ መፅኢና ንፅበ ዘለና ብሓደ ፅሑፍ ከም ዘመልከትክዎ ልክዕ ከምዚ ናይ ገረብ ልደት ቆሪፅካ ኣምፂኻ ኣብ ገዛኻ ተሰላልሞ መባህታ ዝፈልጥረልካ ዜናታት ተቃልሕ ብድሕሪኡ ይኸይድ። ስለዚ እቲ ክፅሕፍ ዝኽእል እውን ብናቱ ፃዕሪ ክደሊ እንተዘይኮይኑ እዚ ካብ ትምህርቲ ዘይተበገሰ ብምዃኑ ደረጅኡ ዝሓለወ ትግርኛ ክንፅሕፍ ኣይንኽእል ኢና። ትግርኛ ብዝተፈላለዩ ላሃጃታት ዝቆመ እዩ። እቲ ተማሃረ ከዓኒ በብናቱ ትዝዓብየሉ እዩ ዝፅሕፍ ዘሎ እምበሪ ሓደ ደረጅኡ ዝሓለወ ፅሕፈት ክገብር ኣይክእልን እዩ።
1: ግን እዞም ሲምፖዚያት እዞም ኣኼባታት ዝተገብሩ ሲ ንዑ ዓሊሞም መስለኒ ማለት ስታንዳርዳይዝ ምግባር ወይ ከዓ ስርዓት ንምሓዝ ኩሉ ዝጥቀመሉ ወግዓዊ ዝኾነ ኣፀሓሕፋ እሱ ብሰዋሱ መልክዕ ዋላ ብካልእ ሲ ንክኸውን ኢሎም እዮም ገይሮም። ስለዚ ሲ ብውሕዱስ ከም መበገሲ ተወሲዶም እዞም ካብኦም ዝወፁ መፅናዕትታት ክምዕብል ኣይተፈተነን ድዩ
0: ፅባሃልኻ ኣለኩ ሕጂ ኩሉ እንተ ሰሚና ተዳሪኻ ካባዶ ዝጅምራ እየ እንድሕን ክዓቢ እንተ ደኣ ኮይኑ ሲ ኣብታ ሰሚና ቀድማዕላ 5 ዓመት ይኮኑ ንዓኣ ነታ ሰሚናር እቲኣ መበገሲ ገይሩ ይኮነን ዝመፅእ ዘሎ ሕጂ ኩሉ ሻዕ ከምዚ ምናልባት ናይ ምቅላል ይመስሎ እቲ ሰብ እምበሪ ቀዳማይ ክፍሊ 10 ዓመት ዝደገመ ሓደ ተማሃራይ 10 ዓመት ንቤት ትምህርቲ ስለዝተመላሰስ 10ይ ክፍሊ ኣይንብሎን ኢና። እተን ጉባኤታት እውን ብኡ ዓይን እየን ዝረአ። ምክንያቱ ኣበይና እቲ ነፀብራቅ ናተን ክንሪኦ ዘለና ኣብቲ ተጠቀምትን እዩ እምበሪ ኣብቶምቲ ነቲ ጉባኤ ዝወደቡ ዝወሃዱ ሰባት ኣይኮነን። እሳቶም ሓደ ይገብሩ ኣለዉ፣ ፅኒዮም ከዓ ይገብሩ ኣለዉ፣ ካልኦት ከዓ ይገብሩ ኣለዉ። ውፅኢቱ ከከይቶምፅእ ስለምክንያቱ ሱር ስለ ዘሎ ከምታ ናይ ገረብ ልደት ዝበልክዋ እታ ጉባኤ ምስ ተወድአት እታ ገረብ ክትሓረር እያ ክትጓሓፍ እያ ንዝመፅእ ዘሎ ከዓ ሓዳሽ ኢካ ተተክል ዘለካ ሓዳሽ ገረብ ቆሪፅካ ኢካ ትስልም ዘለካ። ስለዚ ኣብ ምስልላም ጥራይና ዘለና እምበሪ ሰረቱ ወይ ከዓ ውፅኢቱ ክንመዝነሉ እንኽእል የለን። ደረጅኡ ዝሓለወ ክነመፅእ ኮይና ሲ ኣብ ማእኸላይ ደረጃን ላዕለዋይ ደረጃን ትግርኛ ትምህርቲ ክህሉ ኣለዎ። ኣብኡ ከዓ ኢካ ትህቦት ሰዋሱ ስርዓት ኣፀሓፋ ዘሎ
1: ራይ ናብቲ ፍታሕ ክንመፅእ እንዲና ዳሕራይ እንታይ ክግበር ዘሎ ዝብል ሕቶ ካሕተካ እንዴ ምናልባት ዋላ እውን ኣብ ኤርትራ ከድካ ብ 2017 እዩ ማለት እዩ ዝረእኸዮ ትዕዝብቲ እውን ብፍላይ ኣብቲ ቋንቋ ተዛርብቲ ናይ ትግርኛ ዝረእኸ ትዕዝብትታት ነይሩ ሓንቲ እውን ከም ምሳሌ ዘቕረብካዮ እንቁርዖ ብኣብ ውዒ ንድሕረእቲ ኸያ ነጢርያ ትወፅእ ግን ኣብዚ ሕሊ እቲኻ በብቕሩብ ንድሕራሙ ኢካዮ

0: ንጥረት ስለዚ ትኡ ዘሎ ስኒ ኣብ ዝሑል ማይ ዝኣትዎ ተምቁርዖ ብሞ ወሓዊ እንዳበለን በብቕሩብ እንዳተጠጠቐት እያ ትኸይድ ዘላ ኣነ ግን ክነጥርኪ ኢለ ኢልካ ክሳብ ኩንኡ ማለት ሲ እቲ ቋንቋ ትግርኛ እቲ ሰብ ከይተረድኦስ ኣብ ዘይከውን ይኸይድ ከም ዘሎ ኢኻ ኣብኡ ፅሒፍካ እሞ እስኻ ግን ብማዕዶ ብደገ ኮንካ ክትሪኦ ከለካ ኣዝዩ ዘሰንብድ ምዃኑ ክሳብ ክንድኡ ግን ማለት እቲ ቋንቋ ተባላሽ እዩ እንታይ እዩ እቲ እቶም ዝረእኻዮም ነጥብታት ሓደ ክልተ ከም ኣብነት ጠቂስካስ ኣብ ከምዚ ናብ ከምዝን ከምዚ ጌጋ ኣለዎ ዝከበለኒ
1: እወ ሕጂ ናብ ምስለካ ተባላሽ ገለ ዘይኮነ ሲ እቲ ቋንቋ ብስሩዕ ደረጃ ኣይመዕበልን ንናይ ወለዱ እዩ ዝኸውን ዘሎ ኣብ ስሳታት ዝነበሩ ቃላትን ዝጥቀምሎም ዝነበሩ ቃላት ኣብ መዝገብ ስለዘየለዉ እቲ ዕለታዊ ዘይንጥቀመሎም ብምዃና ንርስዖም ነዚ ዝመፀና ኢና ንሽምት ከምዚ ኣክንዳ ሓሪስካ ኣብ ቆፍ እክልካ ኣቐሚጥካ በብቅሩብ ተምፅኦ ንእለቱ እንዳሸመትና ኢና ንኸይድ ሕጂ ተባላሽዩ ዘይኮነ እዚ ይቕየር እዩ ዘሎ እቲ ቋንቋ ባህርያዊ እዩ ህያው ቋንቋ ስለዝኾነ ይቕየር እዩ ብስሩዕ ንክቐየር ግን ስሩዕ ትምህርቲ ክህልዎ የለዎ እየ ዝብል ንኣብነት ከም ኣብነት ክጠቕሰልካ ዝኽእል ኣብ ሰላሳታትን ኣብዚ መጀመርያ ናይ መፅሓፍ ቅዱስን ዘሎ ሕጂ ሰቀየ ዝብለ ስቀየ ኣለኹ ብል ነሩ ሕጂ እዛ ሰቀየ ብተሰቃየ እያ ዘላ ኣብቲ መዝገበ ቃላት ጠፊኡ ዘገበ ኣብኡቱ ማለት እዩ ካብ ዘገበ ስም መዝገብ ተወፅእ ሕጂ ግን እዛ ዘገበ ዝብል ቃል ተሪፋ መዝገበ ንገዛ እሱ ረባሕታ እንከሎ ከም ግሲ ይቁፀር ኣሎ ግሲ ይኮነን መዝገበ ክብል ከሎ መዝገብ ናይ ማለት እዩ ከምዚ ቤተ ክርስቲያን ክንብል ከለና ቤት ናይ ምኳንና ተባተ ዘላ ልክዕ ከማያ መዝገበ ቃላት ክንብል ከለና ናይ ቃላት መዝገብ ኢና ንብል ዘለና እታ ግሲ ግን ዘገበ እዩ መዝገበኒ ክን ዝብለካ ዘግበኒ እየ ክብለካ ዘለኒ እዚ ሓደ ካተቀየሩ ኣነ ምናልባት ቅሩብ ርግፀኛ እንተዘይኮንኩ ኣብ ኣስመራ ቤት ብልዕ እምበር ቤት ምግቢ እያ ይበሃለኒ ነይሩ ሕጂ ግን እታ መገበ ትብል ቃል ካብ ግእዛ መሰረታት ተመዛቢላ ኣብ ክትዕረየሉ ዘይትኽእል ደረጃ በፂሓ ዘላ መገበ ዳይረክተር ማለት ሕጂ ናብ ደብሪ እንተዳ ከድካ እቲ ደይንታሽ መዓልቲ መዓልታዊ ምምሕዳር ዝገብር መነኩሴ መጋቢ እዩ ዝበሃል መጋቢ ከዓ መሓዳር እዩ ሕጂ በዚኦም ንሕሪኢካ ዝባላሸው ኣለዉ ዝቕየሩ ኣለዉ ድሕና ብስሩዕ ትምህርቲ ከይና ነርና ተዝኸውን ምተዓቀቡ ብመፅናዕቲ ከዓ ምስ ተቐየሩ ካሊእ እዚ እዞም ኣርባዕተ ፊደላት ግስታት ብኣ መ ተ የ ዝጅምሩ መፅናዕቲ ክህብል እዮም ገሊኦም ረባሕታ እዮም ከምዚ ሕጂ መዝገበ ዝበልክዎ ረባሕታ እዩ እምበሪ ግስ ዘገበ እዩ ሰለስተ ፊደል እዩ ትቐሉ ካብ ቃላት ከዓ ካብ ባዕሊ ምውራስ እዞም ምናልባት ደጋግሞ ተሰማዕቲ ሰባት ዝበሃሉ ጋዜጠኛታ ነረድ ብሉ መራሕቲ ሃገራት በሎ እዞም ምሁራት ኢና ዝብሉ ዘእትዎ ቃላት ብዘይ መፅናዕቲ ሰናድግ መዝገበ ቃላት ስለዘየብልና ይልመዱ ኣለዉ እዞም ቀረባ ግዜ ዝሃብክዎን ክልተ ኣብነት ክበካ ተረንከ ልሂቃን ዝብል ኣሎ ልሂቃን ማለት ኣረግቶት ማለት እዩ ልህቀ ማለት ዓብዩ ኣሪጉ ማለት እዩ ተቓል ግን ልሂቅ እዩ ተቓል ባ ሊቅ እዩ ሊቃን ወይ ከዓ ማእምራን ክንብሎም ንኽእል ኢና ተልሂቃን ግን ኣረግቶት ኢና ንብሎም ዘለና ኣረግቶት ዝብል ሊቃን ወሊቃን ወይ ሊቃውንቲ ካብ ሊቂ ክወፅእ ነይርዎ ትቓል ልህቀ ግን ዓበየ ኣረገ ማለት ወሬዛ ልህቀ ንሕነካ ቆልዓ ጎቦ ዝነበረ ኣሪጉ ቅድሚ ሕጂ ነዚ ናይ ኣብ ክልተ ዓምዳዊ ዝኾነ ነገር ንክንገልፅ ዋልታ ይበሃል ነይሩ ዋልታ መከላኸሊ ነገር እዩ ጫፍ ኣይኮነን ዝቐረባ ግዜ ሓንቲ ዝወፅ ከዓኒ ቀፅራዊ ከዓ መፅ ቀፅሪ ሓፁር እዩ ጫፍ ኣይኮነን ሕጂ እዚኦም ኣለውነት ናይ መዝገበ ቃላት ስናዲ ስለዘየለ ብሓውሪ እዩ ዝኸይ ዘሎ እቲ ኣነ ውዑይ ኣብዝሑ ዝበልከውን እዚ እዩ እቲ ህዝቢ ይባላሸሎ ዘይኮነ ሲ ዝርርባዊ ቋንቋ ስለዝኮነ ንሱ ይጥቀመሉ እቲ ናይ ቅድሚ ኣርባዕታት ዝነበረ እናታቶም እዩ እሳቶም ውን ሩማት ነይሮም ኣይኮኑ ግን ዝርርባዊ ቋንቋ ንእለት ዘድልየካ እምበሪ ማህደረ ቃላት ከተረካበተሉ ስነ ፅሑፍ ክትዝገብረሉ ትኽእል የለን
2: Bike sputtering on me.
3: That's not what you want on a cross-country trip.
2: Yeah, you're telling me. Looks like my journey ends here.
3: No, mate. You ride with Geico Motorcycle Insurance and got their 24/7 emergency roadside service. They'll fix your bike right up. Where you headed, anyways?
2: Oh, I'm going to Cromhenge. You ever been?
3: No, I can't say I have.
2: It's like Stonehenge, but shiny.
4: It feels good to ride with help. It feels good to GEICO. Emergency roadside service is optional coverage.
5: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
0: SBS Audio App Lomi Download Gearkum Kulom Tfotwom Medabat Kitsam Om Jemru Kab App Store Way Kab Google Play Binet A Ktrochbot Kulihum
6: My journey in Australia was not easy. I was struggling.
7: Gwazay nabab Australia kali lay neberen behetret kwang manninatein bizaba mqbalin yishigir nera.
6: Sexuality and identity.
7: Abshen chatamitin samanetat Japan Shinrin Yoku zibhal mehetsab Abdur Weichaka way mistemqar hawahuchaka zibil amr atatatya kam meddaham be technology foitan merkabin سبات مسنايتا هاگرچ آكاتات داگ مايك تاساسرو نمن نقاحن تباهيلو زتحس بهيو. ابشان چعتميتن تيس عطات تمرامرتي كم بعل چهنا عنس ايتي وي غرب دمتسي زيزار ماين تفتراوي ملك عدورن زامسلو فيزيولوجيكاويتس الوا غلب آتاتات دور قصنو جميروم. اتي امو داتو زرخب ودما مستفترو وي ابوشتو جزي محلاف امقدال وطري ويت انكت ازيو تقامي مخانيو. ኣብዚ ኣብ መልበን ኣብ ቀረባ ግዜ ዝተኻየደ ካልእ ምስ LGBTQIA+ ዝኾኑ ሓደስቲ መጻእትን ስደተኛታትን ብሓባር ዝሰርሐ መጽናዕቲ ድማ እዚ ንስምዒ ጽምዋ እውን ከጉድል ከም ዝኽእል ደምዲሙ ኣብዚ ትሕዝቶ ተፈጥሮ ጽምዋ ኣብ ምምጋት ከመይ ይሕግዝ ክንፍትሽ ኢና
8: being LGBTIQ can be
7: ተመሳሳሊ ጾታን ካሎት ዝተፈልዩ ጾታን ወይ LGBTQI ሙኻን ባዕሉ ኣብዚ ኣብ ኣውስትራልያ ምስ ማሕበረሰብ ኣብ ምሕዋስን ዝምድናታትን ርክባትን ኣብ ምህናፅን ዘግልል ክኸውን ይኽእል እዩ ብዙሓት ካብ ኣባላት ማሕበረሰብና ኣብዚ ኣብ ኣውስትራልያ ካብ ናቶም ባህላዊ ድሕረ ባይታ ዘለዎም ሰባት እዮም ዝተሓተ ድሕነት ዘለዎም ኮይኑ ዝስምዖምን ብዙ ሓደ መጠን ጥራይ ምትስሳር ዝህልዎምን ክብሉ ዝነግሩና ምክንያቱ እዚኦም ድሕነቶም ክረኽቡ ኢሎም ሃዲሞ ሙሉ ካብ ዝመፁ ባህሊ ዝኾኑ ሰባት ስለ ዝውክሉ ኢያን ሲል ዳይረክተር ምክያድ LGBTQIA+ ምስ ዝኾኑ ስደተኛታትን ሓተቲ ዕቑባን ዝደጋግፍ ማሕበር ሜኒ ካለድ ስካይ ኣብ ሜልበን እዩ
8: Loneliness is a huge challenge for the community that we
7: Natom misom bahabar nisar zelena mahabareseb tsumwa abib doyu zik khawun zkhale il zhasbo klitiu malet LGBTIQ win hadesti matsati mukhanen malet dehnet zismakan zqbalu kham botatat azyemna ashun zeterha haqun yikhonu maletiu buzahat kaptom avalat mahabaresebna among gomes bahlay dehra baytay sidrain mahabaresebain mitsisarek qotsolodo ways am mahabareseb LGBTIQ+ bota krekeb hadiyu kemartsu yigededu yom among goziyom dima kebizu khone qilles guzollo
8: navigation between those
7: mim ka vietnam na ba australia aser tahad amatat yigeber dehri mimtsom nezi tray khalfuo komu kigebru haliwom
6: back then I were very shy
7: shu hafari nira እንግሊዘይ ድማ ዝተወሰነ ጥራዩ ነይሩ ስለዚ ዝበዝሕ እዋን ምስቲ ቪየትናማዊ ማሕበረሰበይን ዘመድ ኣዝማደይን ጸኒሐ ስለዚ ድሕነት ተሰሚዑኒ ብዙሕ ግን ኣይወፅን ነይረ ኣብ 2017 ስድሮም ኣብ ኣውስትራልያ ኣንጻር ሕጋውነት መርዓ ኣብ መንጎ ተመሳሰልቲ ጾታታት ከም ዘድምፁ ፈሊጦም ኩሉ ነገር ኣብ ውሽጠይ ይሕዞን ጾታዊ መንነተይን መንነተይ ባዕሉን ክሓብእ ፈቲነ ምስ ግዜ ሰባት ብዛዕባይ ክዛርቡ ሰሚዐ ሌዝቢያን ምዃነይ ምስ ኣፍለጥኩ ጸገም ጥዕና ኣእምሮ እዩ ዘለካ እምበር ሌዝቢያን ኣይኮንካን ኢሎምኒ ኣዝዩ ተደናጊሩንን ዝዛረቦ ሰብ ድማ ኣይነበረንን ስለዚ ንነፍሰይ ኣግሊለ እያ ሚም ምስ ማሕበር ሜኒ ካለድ ስካይ ሰባት ኣተሓሒዞሞም
6: ኣብቶም ረቡዕ ምሸት ዘእንግድዎም ድራራ ድማ ክመፁ ተተባቢዖም። ካብታ ቀዳመይቲ ዓባይ ረቡዕ ወይ ቢግ ወንስደይ ጀሚረ ናብኡ ምኻድ ቀፂረዮ ንኻልእ ዘይኮነ ንዓይ ክብል ከይደ፣ ምኽንያቱ ኣብኡ ድሕነት ይስማዓኒ፣ ሕጉሳት ኮይኖም ይቕበሉኒ፣ ከም ዘለኽዎ ዝቕበሉኒ ኮይኑ ተሰሚዑኒ። ብመንገዲ ዝመደብ ሚም ን36 ካልኦት LGBTQIA+ ስደተኛታትን ሓተቲ ዕቑባን ኣብ ሓደ ናይ 8 ሰሙን መደብ ተፈጥሮ ኔቸር ፕሮግራም ክሳተፉ ተዓዲሞም። ተፈጥሮ ማሕበረሰብ ኣብ ምምስራት ከመይ ኢሉ ይሕግዝ ክንምልከት ኢና ደሊና። ሰባት ትሕት ዝበለ ፅምዋ ዝስምዖምን ዝያዳ ምስ ነናሓድሕዶምን ምስ ቦታን ዝተኣሳሰሩ ኮይኑ ዝስምዖምን። ነርከዝ ኦፓቺን ላዕለዋይ ተመራማሪ ኣብ ተፈጥሮን ህዝብን ኣብ ዩኒቨርሲቲ ኦፍ ሜልበርን እዩ። ነዚ መፅናዕቲ እናመርሐ ነርከዝ ተፈጥሮ ዝተኣዘዘሉ ወይ ኔቸር ፕሪስክራይቢንግ ማለት ንጥዕናዊ ምኽንያታት ሓደ ሰብ ዝያዳ ግዜ ኣብ ተፈጥሮ ክሕልፍ ብኽኢላ ጥዕና ብፅሑፍ ምኽሪ ዝተዋህቦ፣ ነዚ ጉጅለ ከመይ ይጸልዎ ክምልከት ደልዩ። ኣብ ካልኦት 5 ከተማታት ኣብ ዙርያ ዓለም ድማ ንባርሴሎናን ፕራግን ወሲኽካ ካልኦት ተመራመርቲ ምስ ካብ ታሕተዋይ ማሕበረ ቁጠባዊ ድሕረ ባይታ ዝኾኑን ዕብ ዝበሉ በፅሕታትን ዝኣመሰሉ ካልኦት ጉጅለታት ከምኡ ተመሳሳሊ መፅናዕቲ የካይዱ ኣለዉ። እዚ እቲ ቐንዲ ዕላማ ናይቲ መደብ እዩ፣ ምህናት ዝምድና ምስ ሓደ ኣባላቱ ኤልጂቢቲ ሓተቲ ዕቑባን ስደተኛታትን ብዙሕ ግዜ ድማ ኣብ ዙርያ ጥዕናን ህይወትን ካብ ዝግበሩ ዕላላት ብልክዕ ዝንፀሉን ዝርስዑን እውን ዝኾኑ ማሕበረሰባዊ ትካል እዩ። ሰሙናዊ ን8 ሰሙናት እቶም ተሳተፍቲ ኣብ ሓደ ተፈጥሮዊ ኣቀማምጣ ዘለዎ ኣብ ሜልበርን ጀርዲን ዝኾስከስሉ ኣብ ደገ መግቢ ብሓባር ዝተኻፈልሉ ኣዕዋፍ ዝተዓዘብሉ ኣብ ገምገም ባሕሪ ኣብቲ ሑፃ ዝተንሸራሸሩሉን ከምኡውን ንምስንታን ብሓባር ኮፍ ዝበልሉን ተራኺቦም

ክቡራት ሰማዕትና ናይ ሎሚ መደብና ክንዛሙ ኣርእስታት ዜና ክደግመልኩም ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰብ ግሪን ሴነተር ሳራ ሃንሰን ያን ገሊፃ ሓለዋ ሰውራ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከSBS አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ። የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የSBS አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጅናልና ቶረስ መሽመጥ ለሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: ጤና ይስጥልን እንደምንላችኋል የተከበራችሁ አድማጮቻችን። ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል የሰኞ ሰኔ 22 ቀን 2018 ዓ.ም ምረት የቀኑን ስርጭታችን ነው ይዘን ቀርበናል። በቆይታችንም ዜናን አስቀድመን ሁለት ቃለ ምልልሶችን አካተናል። በቀዳሚነትም ከድምጻዊ ሚካኤል በላይነህ ጋር በሙዚቃ ስራዎቹ ዙሪያ የተደረገ ቆይታለን። በወቅታዊ ጉዳይም የዓለም ዋንጫን በተመለከተ ባልደረባችን ኤልያስ ጉዲሳ ከቀድሞ የኢትዮጵያ ብሔራዊ ቡድን አባላት ጋር ከኤርሚያስ ወንድሙና ኤልያስ ጆዋር ጋር ያደረገው ቆይታ አለ። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ መቆየው ማርታ ጸጋው ነኝ። በቅድሚያ ዜና። ዜናውን ከማሰማታችን በፊት ርዕሰ ዜናዎችን እነሆ። በቬንዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ ሁለት ልጆች አባትና ልጅ በህይወት ተርፈው ተገኙ። በዩጋንዳ የወታደራዊ ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ወደ 16ኛው ቡድኖች ደቡብ አፍሪካን በማሸነፍ አለፈች። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው።

0: su SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ሲጠቀስ እንዲሁም በሺዎች የሚቆጠሩም እንደጠፉ ይታወቃል። ክርስቲያን ቶረስ ብርማን ከዓለም አቀፍ ቀይ መስቀል ፌዴሬሽን ህብረት እንደገለጹት ያለው ሁኔታ ለአደጋ ጊዜ ሰራተኞች እጅግ ፈታኝ እንደሆነ ነው። የዩጋንዳ ከፍተኛ የወታደራዊ ባለስልጣን በአገሪቱ ያሉትን ሁለት የነጻ ፕሬሶችን የዘጋ ሲሆን ለድርጊቱም በነጻ ሚዲያዎች ጽንሰ ሐሳብ አላምንም ሲሉ በይፋ አሳውቀዋል። ሞሆዚ ሆርጋባ አያይዘውም የአገሪቱ ከፍተኛ የነጻ ሚዲያ አካል ጋዜጣ የሆነውን The Daily Monitorና የቴሌቪዥን ጣቢያውን NTV ዩጋንዳን ያለ ባለስልጣኑ ፈቃድ በፍጹም እንዳይከፈቱም ይፋ አድርገዋል። ባለስልጣኑ የዘጉበትን ምክንያት አሁንም ግልጽ አላደረጉም። በዴይሊ ሞኒተር እንዳሳወቀው ጋዜጠኞቹና ሰራተኞቹ ወደ ህንጻው እንዳይገቡም እንዳይወጡም ካምፓላ በሚገኙ በወታደራዊ ኃይል ባለስልጣናት ተከልክለዋል። በኬንያ መሰረት ያደረገው የመብት ተሟጋች ቮካል አፍሪካ ይህንን እርምጃ ለፕሬስ ነጻነት አደገኛ ነው፣ የማፈንም ተግባር ነው ሲል ገልጾታል። አንድ አውስትራሊያዊ ግለሰብ በታይላንድ በታዳጊ ወጣት ግድያ ክስ ተመሰረተበት። የታዳጊ ወጣቷም አስክሬን በሻንጣ ውስጥ በባቡር ጣቢያ አቅራቢያ ተጥሎም ተገኝቷል። ፖሊስ የተጠርጣሪውን ስም ይፋ ያደረገ ሲሆን ሳይመን ፒተር ካርመን የተባለ ግለሰብ ባለፈው አርብ ከባንኮክ አየር ማረፊያ በጄትስታር አውሮፕላን ወደ ፐርስ ለመብረር በመዘጋጀት ላይ እንዳለ ነበር በቁጥጥር ስር የዋለው። የአካባቢው የብዙሃን መገናኛዎች እንደዘገቡት ግለሰቡ በቁጥጥር ስር የዋለው የታዳጊዋን አስክሬን በጥቁር ሻንጣ ውስጥ ታሽጎ በፓታይ ሪዞርት አቅራቢያ ካለው የትሬን ጣቢያ ተጥሎ ተገኘ በኋላ ነው። ግለሰቡ በመጀመሪያ ክሱን የካደ ቢሆንም በኋላ ግን ከታዳጊ ወጣቷ ጋር በነበረ ያለመግባባት ሳቢያ በቢላዋ ስታስፈራራው ራሱን ለመከላከል ሲል እንዳደረገው አምኗል። የፖሊስ ቪዲዮ እንዳሳየውም ካርማን ለ17 አመት ታዳጊ ወጣቷ ቤተሰቦች የተሰማውን ጥልቅ ሐዘን ያሳየ ቢሆንም የመግደል ክሱን ግን አስተባብሏል። ከፓኪስታን በወጡ ዜናዎች መሰረት በሆርሙዝ ዙሪያ ያለውን ውዝግብ ለመፍታት በዩናይትድ ስቴትስ እና ኢራን ተወካዮች መካከል የሚደረገው ውይይት ነገ ማክሰኞ እንደሚቀጥል ተጠቁሟል። አንድ የአሜሪካ የመገናኛ ብዙሃን ኃላፊ እንደገለጹት ሁለቱ ወገኖች እስከዚያው ድረስ

0: su SBS.
1: Landu brainstorms boat names for the boat he hopes to own.
2: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
1: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
2: Fantastic voyage? Now we're getting somewhere.
1: Plus, Geico can help Boatu cover what's on board, too.
2: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
1: It feels good to be Boatu. It feels good to Geico.
3: ሁድ ኢራን በኩዌትና ባህሬን ውስጥ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ሚሳኤሎችንና ድሮኖችን ተኩሳለች። ይህም ፕሬዝዳንት ዶናልድ ትራምፕ ይሄንን ኢራቅ ጦርነቱን ለማቆም ኢራን ጦርነቱን ለማቆም በተደረገው ጊዜያዊ ስምምነት ካልጸናች የኢራን አመራርን እንደሚያጠፋ ከዛቱ በኋላ የተፈጸመ ነው።
4: It was very, very overwhelming, and we are so happy. We couldn't believe this, but it's a miracle. It's a miracle.
3: ወደ ስፖርት ዜናችን ስናልፍ የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ዋና አሰልጣኝ ዜባስቲን ዳሴብ ቡድናቸው በ32 ቡድኖች ዙር ከኢንግላንድ ጋር ለሚያደርገው ጨዋታ ያለምንም መዘግየት ዝግጅቱን መጀመሩን ተናግረዋል። ዴሞክራቲክ ሪፐብሊክ ኮንጎ ኡዝቤክስታንን 3-1 በማሸነፍ በታሪኳ ለመጀመሪያ ጊዜ የዓለም ዋንጫን የጥሮ ማለፍ ምዕራፍ በመድረስ ታሪክ ተሰርቷል። አገሪቱ ከ55 ዓመታት በኋላ ለመጀመሪያ ጊዜ ለዘንድሮ ዓለም ዋንጫ መሰለፍ የቻለች ሲሆን በአሁኑ ጊዜ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከኢቦላ ወረርሽኝ ጋር በተያያዘ እንዲሁም ለብዙ ዓመታት ተደጋጋሚ የፖለቲካ ቀውሶችን ስታሳልፍ ቆይታለች። አንዳንድ ደጋፊዎች እንደሚሉትም የብሔራዊ ቡድኑ ስኬት የሀገሪቱ ብሔራዊ ኩራት መሆኑን አስመልክቷል። በተያያዘም ካናዳ ደቡብ አፍሪካን 1-0 በማሸነፍ 16ኛው ቡድኖች ዙር ያለፈች ሲሆን የመጀመሪያው ቡድንም ሆናልፋለች። ከጨዋታውም በኋላ ደጋፊዎቹ እንዲህ በማለት ሐሳባቸውን ገልጸዋል።
5: We worked a lot to get this victory. We really wanted to give this win to all the Canadians. And we just kept believing, we kept pushing. And I think we couldn't have imagined it any other way. I think it was an amazing goal.
3: ለካናዳ ጎሉን ያስቆጠረው ስታኪዮ በ92ኛው ደቂቃ ላይ ሲሆን ይህ ድልን ለማግኘት በጣም ጠንክረ ሰርተናል። ይህን ድል ለሁሉም ካናዳውያን መስጠት በጣም እንፈልግ ነበር። ማመናችንንም አናቋርጥም፣ መታገላችንንም እንቀጥላለን ሲል አስታውቋል። በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ 18 ዲግሪ ሴንቲግሬድ ይጠበቃል ዝናባማ፣ እንዲሁም አደላይድ አነስተኛ ዝናብ ይኖራል 18፣ ሜልበርን ተመሳሳይ ሁኔታ ይጠበቃል 17 ዲግሪ ሴንቲግሬድ፣ ሆባርት በአብዛኛው ፀሐያማ 15 ዲግሪ ሴንቲግሬድ፣ ካምብራ አነስተኛ ዝናብ ይኖራል 15፣ ሲድኒ እንዲሁ አነስተኛ ዝናብ 20 ዲግሪ ሴንቲግሬድ፣ ወሎንጎክ ዝናብ ተጠናክሮ ይቀጥላል 17 ዲግሪ ሴንቲግሬድ፣ ኒውካስል ዝናባማ 18 ዲግሪ ሴንቲግሬድ፣ ብሪዝበን አነስተኛ ዝናብ ይሆናል 21፣ ኬንስ ተመሳሳይ የአየር ሁኔታ ይጠበቃል 26፣ ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም የውጭ ምንዛሪን ስንመለከት በዛሬው ዕለት 1 የአውስትራሊያ ዶላር 109.12 እንዲሁም 1 የአሜሪካ ዶላር 158.35 እንዲሁም 1 ዩሮ 180.20 ተመንዝሯል። የቀኑ ዜና በዚያው በቃ ነው።

0: appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: ድምጻዊ ሚካኤል በላይነህ በቅድሚያ አውስትራሊያ ለሚገኘው ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነ ስለቀረብክልን ከልብ አመሰግናለሁ።
3: እኔም በጣም አመሰግናለሁ እንግዳ ስለአረክሽኝ ከአውስትራሊያ ድረስ መጥተሽ እንደም

0: ድምፃዊ ሚካኤል በላይነህ በኢትዮጵያ በዘጠናዎቹ ብቅ ካሉ ድምፃውያን ጎራ የሚመደብ ሲሆን የራሱን የሙዚቃ ስልት ይዞ የመጣ ድምፃዊና የዜማ ደራሲ ሲሆን ከልጅነት ጀምሮ በቤት ውስጥ ከማንጎራጎር ባሻገር ሙዚቀኛ እሆናለሁ ብሎ ምንም ህልም እንዳልነበረው ይናገራል። ሚካኤል ቆየት እያለ የሚያወጣቸው የሙዚቃ አልበሞቹ ምን ነው የጠፍተህ ነበር የሚያስብሉ ሲሆኑ በቅርቡም አንድ ቃል በሚል ያወጣው አልበሙ ከፍተኛ ተደማጭነትን አስገኝቶለታል። በተለይ ደግሞ በቤት ውስጥ እንደ ቤተሰብ የነበረው ሙዚቃን የማድመጥና የማጣጣም ባህል በውስጡ በጊዜ ሂደት ወደ ሙያው እንዲያመራ እንዳደረገውም ይናገራል።
1: ሙዚቃ ግን በሚገርምሽ ሁኔታ እድሜ ልኬን አብሮኝ የኖረ ከልጅን እተጀምሮ ሙዚቃ በተከፈተ ቁጥር ስደንስ ይባል ያደኩት ከዛም ብቻ አብሮኝ ነው። በጣም ከፍተኛ ሙዚቃ የማድመጥ ልማድ ነበረን ቤት ውስጥ እንደ ቤተሰብ ራሱ። እና በጣም ደግሞ በአጋጣሚ ሙዚቃዎች እናገኝ ነበር። ጥሩ ተማሪ ነበር። እንደውም ባይገርምሽ መጨረሻ ወደ ሃይ ስኩል አጋማሽ ላይክ ትምህርት ቤት ቀየርኩና ከአቴንሽን ራኩኝ። በፊት የነበርኩበት ትምህርት ቤት በጣም ኤክስፔክትድ ነበርኩኝ። ትልልቅ ውጤት እንዳመጣ እጠበቅ ነበር። ምናምን በኋላ ግን ትምህርት ቤት ስቀይር የሚያቀኝም የለም። ትንሽ ነፃነት ነገር ተሰማኝ። ደግሞ በጣም ከተማ ውስጥ ነው የገባሁት። ኤክሳይትድ መንኩ መሰለኝ። በወቅቱ ለዲግሪ ሌላ ጊዜ የሚገቡበት ለእኔ በአጋጣሚ የዲፕሎም ሆነ የዛን ጊዜ እና ፖሊቴክኒክ ባህር ዳር ገባሁ ማለት ነው። እንደዛም ሲሆን ያው ሙዚቃው መስማት ባህሉ አለ፣ ግን ያው ትምህርቱን መጨረስ ነበረብኝ። በፍጹም ያላሰብኩት ፊልድ ላይ ነው የተማርኩት። ከዛ አንድ ኢንዱስትሪያል ኤሌክትሪሲቲ ሞር ቴክኒካል ነው። ቴክኒካል ባክግራውንድ በጣም ብዙ ሰው የሚፈልገው ትምህርት ቤት ነው ነገሮች ላይ በወቅቱ የነበረው እና ጨረስኩት። ከዛ አዲስ አበባ ተመለስኩ። ለቤተሰቦቼ ነገርኳቸው። የዛን ጊዜ የመጨረሻው ምደባ መንግስት እጣ ይወጣ ነበረ እና የመጨረሻው ነው። እኛ ከአዲስ አበባዎች የሚደርሰኝ ከሆነ እንደ ትምህርት ቤቱ አልሄድላችሁም፣ ቁጭ አለው ስራ ሌላ ፈልጋለሁ ወይም ትምህርት ቤት እገባለሁ እንደገና የሚል ማስጠንቀቂያ ሰጠው። በሚገርም ሁኔታ እጣ ዘዋታ አዲስ አበባ ውስጥ ደረሰኝ። አርባን ፕላኒንግ ኮሌጅ የሚባል የፈረንሳዮች ትምህርት ቤት ነው። ከሊሴ የሚወጡ ልጆች በአብዛኛው ወደ ውጭ የሚሄዱት ይሄዳሉ፣ ዩኒቨርሲቲ የሚገቡት ይገባሉ። ግን ሌሎች ደግሞ ፍላጎት ያላቸው የታውን ፕላኒንግ የከተማ ፕላኒንግ ትምህርት ቤት ነበር። እዛ ተቀጠርኩ። የእሱ እንደውም እናት ድርጅት ይሆናል። እዛ ነው ውጣው የወጣው አርባን ፕላኒንግ ኢንስቲትዩት የሚባል አይለኝ አይደለም የፈለግ ነው ለአርባን ፕላኒንግ ኮሌጅ ነው ተባለ። እዛ ሄድኩኝ። እዛ ሲሄድ ብዙ ሰው ሰራተኛ አልመስላቸውም። እኔ እና ሌሎች ሁለት ጓደኞች የነበሩ
2: ወጣት ነበራቸው።
1: በቃ ተማሪዎቹ ነው የምንመስለው እና ማንም አይለየንም። ሰራተኛ እንደሆነ ብዙ ሰው አሁን ራሱ ትዝ ይላል። እዛ ስንማር ነን የሚሉኝ ልጆች፣ እዛ ስትማር የሚሉኝ አሉ። እዛ ምማር ነው ይመስላል።

0: ተገኝቼ ነበር ብዙ ልጆች እና ግን እዛ ያያለው ምን ጀመርኩ በጣም ፒያኖ ወድስ ለነበረ ቀጥታ ደሞስ አገኝ በሁለተኛው ወይ በሶስተኛው ወር ደሞስ ያሰኛ ያለት ሙዚቃ ትርት ቤት ሄድኩኝ ፒያኖ ለመማር በቃ የኔ የሙዚቃ ታሪክ እዛ ጋር
1: እዛ ጋር ጀመረች
0: ማለት ምንድነው ከዛ ፊት ማውቀው ሙዚቀኛም የለም በሰፈሬም ሆነ በኖርኩበት አካባቢ በቤተሰቤም ምንም አይነት የሙዚቃ ባክግራውንድ ያለው ሰው የለም እና ሙዚቃ ከፍቅር በላይ ምንም ነገር ስላልነበረኝ ሄድኩኝ ፒያኖ መማር ጀመርኩ ግን በአንዳንድ ማቃቸው ሰዎች ስለነበሩ ማን ያስተምርህ የሚባለውን እሱን ፒክ አረኩና በኋላስ ጀመር ኖርማሊ በአንድ ወር ያው ታውቂያለሽ እኛ ሀገር ያለው ካሪኩለም የሙዚቃል በተለይ እንደዚህ በፕራይቬት ትማሪ ለትልቁም ለትንሹም ለማንድ አይነት እንትን ያለው ይሄን የተጠና ነገር ብዙ የለምና ያንኑ ያስተማሩኝ ሌላ ጊዜ አንድ ወር ነው ይፈጅባቸው እኔ ግን አንድ ሳምንት እንጨረስኩት ያለሽ ትንሽ ለይሰን በጣም ቀላል ነገርሽ ከዛ ሁሉም አስተማሪዎች እየመጡ እንዴ ልጅ ጆሮ አለው ይላሉ እንዴ ጆሮ የሌለዋል እንዴ እና ለካ ለሙዚቃ መፈጠር ሙዚካል መሆን ማለት የሙዚቃ የመስማት የተለየ ሙዚቃ ድምጾችን የተለየ ሴንስ የሚያረግ ጆሮ መኖሩን ያኔ ነው ተገነዘብኩት እና እንደዛ ያለ እዛ ጀመረ የመጀመሪያው የሙዚቃ ግንኙነቴ ያሬድ ሙዚቃ ትርት ቤት ለፕራይቬት በግል ፒያኖ ለማሪጅ ነው የተፈጠረው
1: ያ ማለት መሳሪያ ለተማር ነው ሄድከው እንጂ ድምጽ አለኝ ብለህ አላወቅም ታውቅ ነበር ድምጽ እንዳለ
0: አላውቅም ግንሽ የሄድኩት ፒያኖ ለማር ነው ግን ምንድነው ወልጊዜ እኔ አንጎራጉራለሁ ከዛ አዛው ሰዎች ሙዚቀኞች በተለይ ሁለት ሙዚቀኞች በጣም ጓደኛ ሆንኳቸው ነው ሁለቱ ደግሞ በገደኝ ከተማ ውስጥ በጣም የታወቀ ባንድ የሚሰሩ አንደኛው ኪቦርዲስት አንደኛው ደግሞ ሳክስፎኒስት ሆነው ነበር የሚሰሩት ሳክስፎኒስቱ አክሊሉ ዘውዴ ይባላል አሁንም ትልቅ ያሬድ ሙዚቃ ቤት ኮምፖዘር ነው አስተማሪም ነው ትልቅ የቢግ ባንዶች ሊድ ያደርጋል ያስተምራል ሌላኛው ደግሞ ዝራ አባታ ይባላል አሁን ዶክተር ዝራ አባታ ነው አሁን የአርትስ ዲን ነው መሰለኝ እቻ እነሱ ከተማ ውስጥ የታወቀ ባንድ ይጫወቱ ነበር ስለዚህ እስቲ አስሞክሩኝ አልኳቸው እና እኔ ደግሞ በዛን ጊዜ እምሰማው 90% እንግሊዝኛ ሙዚቃ ነው ከልጅነት ጀምሮ ስለዚህ መሆንም የፈለኩት እንግሊዝኛ ዘፋኝ ሲጀምር እንግሊዝኛ ዘፋኝ ሆኜ ነው የተጀመርኩት እነሱ ደግሞ አጋጣሚ በጣም ይፈልጉ ስለነበረ ሞከሩ ተገረሙ እኔ ራሴ ተገረሙ በቃ በዛ ተጀመረ ማለት ነው እና የሚገርምሽ እሱን ጀምሬ ለእኔ ሙዚቃ በቃ እንደ ፓርት ታይም እንደ ሆቢ እንደ መዝናኛ ለአስር ዓመት እንደዛ አድርጌ ነው የቀጠልኩት በፍጹም ኑሮዬ ነው ስራዬ ነው ብዬ አልነበረም ግን ምን ሆነ የሚያጋጥመኝ መልካም ነገር በሙሉ በሙዚቃ ሆነ ሳላስበው በሱ ብር አገኛለሁ ሳላስበው በሱ ውጭ ሀገር ሄዳለሁ እንዴ ይሄ ነገር እንዴት ነው በሚል እንደዛ ሲሆን መጨረሻ ላይ አንድ ፕሮጀክት ለመስራት ፒያኖ በደም ገፋውበት የሚገርምሽ ሁኔታ
1: ከያሬድ በኋላ
0: ያሬድ ሙዚቃ ትምህርት ቤት አስተማሪም ቀየርኩ ጥሩ አስተማሪ ደንበኛ ፒያኒስት ጓደኛም አገኘው ጥሩ አስተማሪ ሆነ ጓደኛዬም ሆነ ከዛ ፒያኖን በደንብ ተለገፋውበት አንድ የሆነ ፕሮጀክት መጣና እሱ ላይ እኔም ሌሎች ስራዎችን ሰራውና አንዳንድ መልመቻቻንም ሆነና ከሙዚቃው በጣም እየገፋ ሙዚቃው በጣም ያሸነፈ መጣ በስሜትም እንደ ስራም እንደ ህይወትም መንገዱ እየተቃና መጣ በሱና እዛ ሙዚቃ በጀመርኩ በ10ኛ አመቴ እኔ በቃ ሙዚቀኛ ነኝ ብዬ ወሰን ኩልሻለሁ እሱም 2004 አካባቢ በፈረንጅ እና የጀመሩት ከዛ በጣም ቆይቻለሁ ከጀመርኩ ከዛን ጊዜ ጀምሮ ይገርምሻል ፎከስ ዶንግ እና ፕሮዲውስ ማድረግ ጀመርኩ የራሴን ሙዚቃዎች ዜማም መስራት እንደምችል ያንዴን የተገነዘብኩት ከዛ አልበሜን መስራት ጀመርኩ ከኤልያስ መልካ ጋርም ተገናኘን እሱም ስቱዲዮ እንዲመሰርት ረዳሁት ከዛ በኋላ እሱም በነገር ስለ እሱንም ስቱዲዮ እንዲመሰርት እንዲከፍት ስረዳው እኔ አልበም መስራት እንዳለብኝ አላውቅም ነበር ሰፖርት እንደመርዳት ነው እንጂ ብዙም እንትን አልነበረኝም ሌላው ምንድነው አጠገቤ የነበሩ ጓደኞቼ አንድ ሙዚቀኛ አልነበረም

0: ቃል በማወጣለሁ ስለት ይስቁብኛል እና እሱም ይመስለኛል ምንም አንድም ሙዚቀኛ ጓደኛ አልነበረኝም አመጣጤ ማለት ነው በዛ የተነሳ ነው እና ዴ ታስባለህ አልበሙን ልታሪ ይቀልዳል እና ያንን ሁሉ አለፈ ነውና እዚህ ድረስ ይገርመኛል እኔ ራሴ መጨረሻ አብሮዊን ግን ክለብ ውስጥ ይሰሩ የነበሩ ልጆች አልበም እየወጡ ታዋቂ ሲሆኑ ዴ ለካ ይቻላል የሚል ነገር መጣና በጣም ፎከስድ ሆኜ ቁጭ ብዬ መጀመርኩኝና ትልቁ ጥያቄ የነበረው ምንድነው ምሰራቸው ዜማዎች ሰው ይወዳቸዋል አይወዳቸው የሚለው እንትን በጣም መልስ ያጣውበት ነበር ለሱ ደግሞ ጥሩ መልስ እንዲሆነኝ ባጋጣሚ ከመሰራቸው ካልበም ሙዚቃዎች አንደኛው ዜማ ባጋጣሚ ለኤችአይቪ ፕሮሞት እንዲደረግ መረጡትና ሰዎች ከዛ እሱ ተሰራ ያም ዜማ ይሄ ማደባ በስክ እሱ ነው እሱ እሱ ከነጥቂያ ዱኪያር ላፎንቴኖች ጎሳይ ሃይሊዬ እኔ አብነት እሱ የኔ ዜማ ነበር ኦልሞስት ከኤልያስ ጋር ኦልሞስት ፕሮዲውሰር አድርገነው አብረን ነው እና እሱ በቃ ትልቅ ኮንፊደንስ ሰጠኝ ከሰው ማየ
1: በጣም ትልቅ ሙዚቃ ነበር
0: በጣም
1: እንደ ትምህርታዊ ሳይሆን እንደ ፍቅር ዘፈን የተሰማን ዘፈን
0: ምክንያቱም እሱ እንደዛ እንዲሆን ከኤልያስ ጋር በጣም ብዙ ከኤልያስ መልካ ጋር ማለት ነው ብዙ ግጥሞቹን አስተካክለን ከወስዶ ኤችአይቪ የሚለውን ነገር በሙሉ አውጥተን ሰው ሲሰማው እንዳይደነግጥ ሆኖ እና በቃ ክለብ ውስጥ የተከፈተ ኤችአይቪ የመጀመሪያው ዘፈኑ ያ ማለት በቃ ትልቁ ለኔ ትልቁ እርምጃ ነበረ ከዛ በኋላ the confidence questi single demo ባጋጣሚ ሳይሳሳለውን ሰራው ባጋጣሚ በሬዲዮ ለቀቁት እንደ single ሆኖ በኋላ የነዳው የድሮ መለኪያ የሙዚቃ ቤትና ታክሲ ነው ሙዚቃ ቤቶች ላይ ተከፍቶ ሰማሁት በቃ እንዲህ ያለ ኢንስፓየር አረገኝ እሱ ከዛ ቁጭ ብዬ በስነ ስርዓቱ ያንተ ጎዳናል በምን ሰራው እሱ ደሞ በጣም እንዴት ነው እንደ ተለቀቀ አልጮህም ቀስ ብሎ ነው ያደገው ከዛን ጊዜ ጀምሮ በቃ በሙዚቃ ውስጥ አለው ያው ሙዚቃ ነው ትራይ ሙዚቃ ነው ይሄ ነው እንግዲህ

0: ሙዚቃዎች ለስለስ ያሉ ናቸው። ጆሮ ገብ እንዲህ አይነት ያዘፋፈኑን ስርዓት እንዴት መረጥከው? ቀድም ስትነግረኝ ቤት ውስጥ ማንጎራጎር መደነስ አድርግ ነበር አልክና ያ ማንጎራጎር የሚደነስ ልጅ እንዴት ነው አሁን ወደ ለስለስ ወዳለው ነገር የገባ?
1: ይመስለኛል አንደኛ እኔ ያደኩበት ዘመን የምንሰማቸው ዘፈኖች በጣም የድሮ ዘፈኖቹ ብዙ ግዜኛ ዘፈን ነው ከመንሰባው እና እነሱ ትልቅ ተጽዕኖ ያላቸው ይመስለኛል። የኛ ዘመን ማለት በአብዛኛው ኦልዲስ ተብሎ የምንሰማቸው 60s 70s ነበሩ። የኔ ዘመን ደግሞ 80s እና 90s ናቸው እና እነሱ በአብዛኛው እርጋታ የነበረበት ዘመን አይደል? አዎ። እና ሙዚቃዎቹም የተረጋጉ ናቸው። ደስ የሚሉ በጣም ዜማቸው ድግ ያለ ርቅቅ ያለ ግጥማቸውም ደስ የሚል ነው እና እነሱ ናቸው ያሳደጉኝ እና በትክክል ተጽዕኖ እሱ ነው ብዬ አምናለሁ። ከዛ ውጭ ደግሞ ተፈጥሮ ይመስለኛል ብዙም ረጋ ያልክ ነው ይሉኛል። እንግዲህ እውነት ይመስለኛል እና ጓደኞቼም አንድ ጊዜ እንደዚህ አንድ ባንድ አቋቁመን ሁሉም ኒክኔም አለው እና ማስተዋቂያ ላይ ተጽፎ ሳይ ሚኪ ኩል ይላል እና ኩል ተባልኩ። እንደውም የሆነ ጊዜ ሚኪ ኩል ይሉኝ ነበሩ ሰዎች እና ባህሬ ነው ማለት ነው እሱም ነው። እና ዜማም ስሰራ የፒያኖ ባክግራውንድ ስላለኝ ብዙዎቹን ከፒያኖ ረጋ አድርጌ ነው የምነሳው። ሳፈጥናቸውም አብዛኛው ሲተሰሩም ረጋ ያሉ ናቸው እና በጣም ረጋ ያሉ ዘፈኖች ደስ ይሉኛል። አይ ቲንክ ይሆኑልኛል መሰለኝ።
0: ቀደም ሲል ያልከኝ

0: ነገር አለ። የመጀመሪያው ሙዚቃ ቀስ ብሎ ነው የተሰማው ነው። ያሁኑ ግን አንዴ ነው ሂት ያደረገው ብዬ ነው የምገምተው።
1: አዎ፣ ናፍቆትና ፍቅር የሚለው ማለት ይሄ በማር ሰራሽ ወይ ስወድሽ እናሸነፈ ልቤ እንደጠፋጀሽኝ ያሉበት እነሱ። እሱም አልበም ትንሽ ጊዜ ነው እንትን ያለ፣ በኋላ ወዲያው ነው ሂት ያደረገው። የመጀመሪያው ነው ጊዜ ፈጅ። ያሁኑ ጥበቃውም ስለነበረ ረጅም ጊዜም ሳላስበው ቆይቻለሁ። በዛ የተነሳ ወዲያው ነው ደግሞ ቻናሉም ተለውጦ የዩቲዩብ እና ስፖቲፋይ ምናምን ስለሆኑ ሰው ወዲያው ነው አክሰስ ያደረገው። ስለዚህ በደንብ ተሰምተዋል።
0: እነ ዩቲዩብን እነ ስፖቲፋይን ካነሳ አንጻር ለሙዚቀኛ የትኛው መንገድ ነው የሚያዋጣው? የድሮ ጊዜ ሙዚቀኛ ሙዚቃውን ለሙዚቃ ቤት ሰጥቶ ከዛ በኋላ የሚመጡ ነገሮች በሙሉ በናይት ክለብ በተለያየ ቦታ ዘፍነው ከሚያገኙት ገቢ ውጭ ሌላ ነገር አልነበረም። አሁን ግን እንግዲህ በእያንዳንዱ ቀን ልክ እንደ ኢንቨስትመንት እንደ ኢንትረስት እንደሚያመጣ ቢዝነስ አይነት ነገር ነው እና የትኛው ነው የሚያዋጣው አሁን ለሙዚቀኛ? ይሄኛው መንገድ ነው ወይስ የድሮ መንገድ ነው?
1: የድሮ እና ያሁኑ በንጽጽር በስርጭቱ አንጻር በፍጹም የማይገናኝ ነገር ነው። ለምሳሌ በካሴት ዘመን 500,000 ካሴት ኢትዮጵያን ሙሉ ለማዳረስ ስንት ሃርድዌር አለ እዛ? 500,000 ካሴት ፊዚካሊ፣ ሲዲም ከሆነ 500,000 1,000,000 ከዛ። አሁን የኢትዮጵያ ሕዝብ ለምሳሌ አንቺ አውስትራሊያ ነሽ፣ አንዱ ዩሮፕ ነው፣ አንደኛው አሜሪካ ነው፣ ካናዳ ነው፣ አረብ ሀገር ነው። እና ይሄን የተሰራጨ ህዝብ ይሄ እኮ በአንድ ቻነል የሰዓት ልዩነት ካልሆነ በስተቀረ ልክ ዛሬ አወጣለሁ ስል በሰዓት አገባቡ ቀድማችሁ እናንተ ታገኛላችሁ፣ ከዛ አረብ ሀገር ያሉት ያገኛሉ፣ ከዛ አፍሪካ ውስጥ ያሉት፣ ከዛ ዩሮፕ ውስጥ አሜሪካ ያሉት እያለ ምን አለፋሽ በ24 ሰዓት ውስጥ ያ ሙዚቃ ዓለም ላይ በሙሉ ይዳረሳል። እና በስርጭት አንጻር ስታዩ ይሄ ምንም ምንም ወደር የለውም፣ ትልቅ እርዳታ ነው። እንግዲህ የሚፈጥረው ችግር ምንድን ነው ካልሽኝ፣ ውድድሩ ነው። ቻነሉ በጣም በብዙ ነገር የተያዘ፣ በዛሬ ጊዜ ደግሞ አይምሮ ራሱ በጣም በብዙ ነገር ዲስትራክት የሆነ እነ ራሳቸው እነ ቲክቶክ እነ ኢንስታግራም እነ ፌስቡክ ራሳቸው እነ ዩቲዩብ ሾርት የፈጠሩት እነዚህ አጫጭር አጫጭር ነገሮች እንደ እንቅፋት ካልሆኑ በስተቀር ስራው ሰው ሊሰማው ሰው ሊቀበለው ከፈለገ ይሄኛው መስመር እጅግ እጅግ እጅግ በጣም ጥሩ መስመር ነው። እንዳልኩሽ ስራሽን በጣም ማጠናከር አለብሽ። በዛ ላይ ደግሞ ቶሎ ቶሎ ቻነሎቹ አፕዴትድ ቢሆኑ ጥሩ ነው። ጥሩ ጥሩ ስራ አዳዲስ ቢገባበት ጥሩ ነው እና ከዛኛው ጋር አይነጻጸር። እንግዲህ ትልቁ ችግር እኔ እንግዲህ ስታብሊሽድ እንዳረኩ የቆየሁ እንደመሆኔ ራሴን ብዙ ነገር ችዬ መሄድ ይችላለሁ። ለአዳዲሶቹ ግን ትንሽ ፈተና የሚሆነው ምንድን ነው፣ ከሰሩ በኋላ የድሮ ሄደሽ ትሸጫለሽ፣ ስትሸጭ ወዲያው ገንዘብ ታገኛል። አሁን ፕሮዳክሽን ኮስቱ በጣም ጨምሯል። እንደዚህ የተዘጋጀ ገንዘብ ደግሞ ወዲያው ኢንቨስትመንትሽን ሊመልስ የሚችል ብዙ የለም። ስለዚህ ምንድን ነው እድል ነው የሚሞከረው። እዛ ላይ ታወጫዋለሽ፣ ሰው ከሰማ ያ ይመለሳል፣ ሰው ካልሰማው ያው አስቸጋሪ ይሆናል። እና የማየው ትልቁ ችግር ይሄ ነው፣ በተለይ ለአዳዲሶ እና በሚሰሩበት ጊዜ በጣም ጥንቃቄን ይሻል። ማርኬት ኦሪየንት ሊሆን እና ትክክለኛ መስራት ፈለግኩ የፈለግኩት እንዲህ ለመስራት ነው በሚል እሳቤ የሚሰራ አይደለም። በጥንቃቄ ነው መሰራት ያለበት፣ ምክንያቱም ቀስ እያለ ነው የሚመጣው እና በአንድ አመት ውስጥ ሁለት አመት ውስጥ ሊሆን ይችላል ከበር የሚያደርገው ኮስትሽን። ያ ነው እንግዲህ ትልቁ የሚመስለኝ። ግን ወዲያውም ሊመልስም ይችላል እና ዋናው አሁን ሬዲ የሆነው ገንዘብ እንግዲህ ያለው ላይቭ ሾው ላይ ነው። ስራው ከተሳካ ሰው ካዳመጠልሽ ላይቭ ሾው ጥሩ እሱ ላይ ነው ያለው እንደማየው። ግን እንደኔ አይነት ስታብሊሽ ላደረገ ድምፃዊ ደግሞ ጥሩ ነው። ለእኔ ትልቅ ደስ የሚል መንገድ ነው የሆነልኝ። ክፍያዬ በዶላር ሆኖልኛል። ይነስም ብዛም ወራዊ የሆነ ትንሽ የዶላር ኢንካም ያመጣል። ትልቅ ለውጥ ነው።
0: ምናልባት ያ የድሮ የቴክኒካል እውቀትህ መማርህ፣ ከዛ ደግሞ በሙዚቃ ውስጥ ለረጅም ዓመት መቆየትህ ለዚህ ሁሉ ጥሩ ነገር እንደሚጠርግልህ እርግጠኛ ነኝ። እና
1: ዋናው ነገር ምንድን ነው አሁን ኮንቴንት ማኔጀሮች አሉ። አሁን እኔ ራሴ አልሰራም። እኔ ምንድን ነው መረዳት ነው ያንን የሚሰራ

0: ማንም ሰው በትክክል መግባባትና ሞኒተር ማድረግ አንድ ጊዜ ለክ እንደ አሁን የሚገርምሻል እንደ ስቶክ ማርኬት ነው ምክንያቱም ሁሉን ነገር አያዘ በየለቱ እስቲ ዛሬ ምን አለ እንዴት ሆነ ወጣስ እንደሰዋየው እንደዚህ ስበከሱን ሶ ኢንጌጅመንት በጣም ኢንተረስቲንግ ነው አግኝቻለሁ ደስ የሚል ነገር ነው አግኝቻለሁ ግን ኮንቴንት ማኔጀር ግን አለ እና እሱ ነው ብዙ ነገሩን ይሄ ነገር እንደዚህ ሆነ ለምን ሆነ ይሄ ነገር አሁን ለምሳሌ ኮፒ አድርጉብሽና ይጭኑታል እነሱን ማስወረድ በጣም ኮፒራይቱ ራሱ በጣም ስትሪክት ነው አሁን አይደለም እነሱን AI ራሱ አርገም ይሰሩት ልጆች ራሱ ወዲያው ነው እናስወረድ ሪሞቭ እናስደርገውና በጣም ጥሩ በብዙ አንጻር በብዙ መልኩ ስታዩ በጣም ጥሩ ነው አንድ የበለጠ ጥሩ የሚያደርገው ነገር ደግሞ ምንድነው እንድትሰሪ ይገፋፋል ግን ኮንቴንት ብዙ በቻንሽ ቁጥር ሰው ወደ አንቺ ቻናል እንዲሄድ ሰው ወደ እንዲያይሽ ፍላጎቱ እንዲጨምር ያ ደግሞ ለምሳሌ ቆየኝ እንጂ እንደውም ካን ከፊት ለፊቴ ማውጣቸው ሲንግሎች አሉኝ ራሱ ሌሎቹ የነበሩትም ሪቫይዝ ያረኩ እንደዚህ አሉ ስራቸውን ያቀድኳቸው በሚቀጥሉት 3 ወር ውስጥ ማከናውናቸው ስለዚህ ጥሩ ነው በብዙ መልኩ ኤስታብሊሽ ላረገ ሙዚቀኛ ደምጻዊ በጣም ጥሩ ነገር በጣም
1: የሚሰራ ሰው የላቡን የልፋቱን ሲያገኝ እንደገና ተጨማሪ ጥሩ ስራ እንዲሰራ መንገድ ይከፍትለታልና አሁን ብዙ ጊዜ በእኛ ጋር የሚባለው ምንድነው የሙዚቃ ሰዎች ወይም የመድረክ ሰዎች ጥሩ ደረጃ ላይ ሆኖ መጨረሻ ላይ ወደ መጨረሻ አድሚያቸው ላይና ጥሩ ተከፋይ ስላልነበሩ አሁን ግን እንዲህ መሆኑ በራሱ ጥሩ ነገር ነው ምክንያቱም የለቱ ገንዘብ ወደ ሌላ ነገር ላይ ኢንቨስት ይሆናል ያ ሰው ሙዚቃ በማይዘፍን ጊዜ ያ ኢንቨስትመንት ህይወቱን የተቀረውን ህይወቱን የሚከፍለው ሊሆን ይችላል
0: ይደጉመናል ለሱን እንግዲህ ደግሞ ከጊዜ ጋር ምናየው ነው ግን ዋናው ቁም ነገር ምንድነው ኮንቴንት ኦሬዲ ያየለ ስለሚኖር ሰው ምንም እየፈላለገ ማየቱ ስለማይቀር የነጭ ጠብጠብ ሚል ነገር አይጠፋም ከበፊቱ ስርዓት ይሄኛው በፊት በቀተሽ አንዴ ኮት ሸጫለሽ ተሰጫቻለሽ ከዛ በኋላ አለቀ መጉም አግዝም ሮያሊቲ ብራን የሚባል ነገር ብዙ የለም ብዙዎቹ ደግሞ ሲገዙ እንደድሜ ልክ አርገው ነው የሚገዙት ይሄም በጣም ከባድ ነገር ነው ሲመጣም ገንዘቡ ይሄ በጣም ጥርቅም ያለና የሆነ ህይወትን የሚቀይር አይነት ስለማይሆን እሱ ላይ ጉዳት ነበር ግን የድሮቹ ብዙ ምክንያት አለው ጊዜው እንደዚህ ቀየራል ብለውም ስላላሰቡ መስለኛል ሳይዘጋጁ ቶሎ በጣም ነው እንትኑ የሚቀየረው የሚገርምሽ ከካሴት ወደ ሲዲ ሲመጣ ራሱ የተፈጠረው የኮፒ ኢሹ በጣም ትልቅ ነበር በጣም ትልቅ ጉዳት ከዛ ከሲዲ ወደዚህኛው ፕላትፎርም ለመምጣት ግን እኛ ጋር ቢያንስ 5-6 አመት ክፍተት ፈጥሯል በጣም ምንም ዝግጅቱም አልነበረም ሲዲውን ራሱ በቃ ሲያበቃ ከዛ ፍላሽ ነው የመጣው ከፍላሽ በኋላ የዓለም ላይ አፕል ሙዚክ ለስፖቲፋይ ብቻ ይሄ በኦንላይን መሻሻት ሲጀመር እኛ ጋር ምንም ነገር የለም ሳውም ሬዲ አልነበረ ዝግጅቱም የለው በዛ የተነሳ 6 አመት ፈጀብን ይመስለኛል አሁን ለዩቲዩብ ነው መልስ ይዞልን የመጣው እሱ ደግሞ ምን ያህል ይከተላል እንዴት ይሆናል አብረን ከጊዜ ጋር ምን አይሆነው
1: አድማጮቻችን ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ አልተጠናቀቀም ቀሪውን በክፍል 2 ዝግጅታችን ይዘን ቀርባለን ተከታተሉን ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን

0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicun ይጎብኙ።
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: sbs.com.au/amharicun የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ
0: አድማጮቻችን እየተከታተላችሁ ያላችሁት የኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅታችንን ነው። በማስከተልም እናቀርብላችሁ ወቅታዊው የዓለም ዋንጫን የተመለከተው ፕሮግራማችን ይሆናል። ኤልያስ ኩዲሳ ከቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ከነበሩት ከኤርሚያስ ወንድሙና ኤልያስ ጆር ጋር ያደረገውን ቆይታ ነው እነሆ።
3: ከማህበረሰብ ለማህበረሰብ

የ2026ቱ የዓለም ዋንጫ እንደደመቀ ቀጥሏል። አዘጋጆቹ ሜክሲኮ፣ ካናዳ እና አሜሪካ በጋራ ባዘጋጁት ውድድር ያልተጠበቁ ክስተቶች እየተስተናገዱ ሲሆን 48 ቡድኖች በ12 ምድቦች ተከፍለው አራት ቡድኖች በየምድባቸው ካሉ ሀገሮች ጋር እየተፋለሙ ወደ ቀጣዩ ዙርና ለዋንጫ ለመድረስ የሚያደርጉት ትንቅንቅ ቀጥሏል። በሜክሲኮ አዛቲካ ስቴዲየም መክፈቻው የነበረው የዓለም ዋንጫ እግር ኳስ ዓለምን አንድ ያደርጋል በሚል መርህ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ ዋካ ዋካ ዜማን የተጫወተችው ሻኪራ ከናይጄሪያዊ ድምፃዊ አፍሮቢትን በዓለም ላይ ያሰምቱ ኮኮብ የተባለው ቦሪና ቦይና ዳይ ዳይ ተነስ ቀጥል አትቁም ሕይወት ይቀጥላል ብርሃን አለ ከፊት ተስፋ አትጣ የሚል አጠቃላይ ይዘት ያለው ሙዚቃቸው ዓለም ሁሉ በዚህ ሰዓት ባንድ ልብ ይመታል። ልዩ ባህሎች፣ ልዩ ቋንቋዎች ቢኖሩም በእግር ኳስ ሁሉም አንድ ይሆናል በማለት መክፈቻውን ደማቅ አድርገውት ነበረ። በዓለም ዋንጫ ታሪክ 3 የመክፈቻ ጨዋታዎች የተደረጉበት ባለታሪኩ የሆነው የሜክሲኮ አዛቲካ ስቴዲየም በ1970 በ1986 እና የዚህ ዓመት ዓለም ዋንጫን በማጫወት ይጠቀሳል። ይህ ስቴዲየም ፔሌ በ1970 ማራዶና በ1986 ተጫውተውበታል። የአውስትራሊያ ደጋፊዎች፣ የጓደኝነት መንፈስ ያላቸው ሰው አክባሪዎች በተባሉበት የዚህ ዓመት የዓለም ዋንጫ ጃፓኖች ስርዓት ያላቸው ስቴዲየምን የሚያጸዱ፣ እንግሊዞች ታላቅ ህብረ ዝማሬና የኳስ ባህል፣ ኖርዌይ የተደራጁና ሰላማዊ ደጋፊዎች የሚሉ ስያሜዎች ተሰጥቷቸዋል።

0: የዚህ ዓመት የዓለም ዋንጫን ባየው መጠን እንዴት አገኘው ስንል የተሳካለት የፊት መስመር አጥቂ ግብ አዳኝ የሚባለው የቀድሞ መብራት ኃይልና ኢትዮጵያ ወጣትና ብሔራዊ ቡድን ተጫዋች ኤልያስ ጁዋርን ስለ 2026ቱ የዓለም ዋንጫ ጠይቀነዋል።
1: አፍሪካ ቲሞች ሴኔጋል እና ቱኒዚያ ሌሎቹ ተዘጋጅተውበት የመጡ አይመስልም። ደካማ ጎን አላቸው። እነ ሞሮኮ ጠንካራው ደግሞ ዲሞክራቲክ ኮንጎ እና ሞሮኮ አይቨሪ ኮስት የተሻለ ፉክክር እያደረጉ ነው። ጥሩ ሆኖ ነው የመጡት። ወደ ኤሮፕ ደግሞ ስንመጣ ወደ ኤሮፕ ያሉት ደግሞ እንደ ክሮሽያ፣ ቱርክ ያሉ ደግሞ በጊዜ ጥሩ ብቃት እያሳዩ አይደሉም። ወደዚህ ደግሞ ወደኛ መስል ነው ሶኮሮ የሚለው እንግዲህ ከአንድ ጨዋታ ነው ያየሁት። የተሻለ ነገር አለው። ሁለተኛው ደግሞ ጥሩ አልነበረም። ያው የተለየ ነገር የለውም። ሶኮሮ ብዙም ለውጥ ያሳየ ቡድን አይደለም። እንቅስቃሴውም ብዙም ነገር ለውጥ የትም ይሄዳል ብዬ አላስብም። ኒውዚላንድ ግን የተሻለ ቲም ሆኖ ተገኝቷል። ኒውዚላንድ ከዚህ በፊት ብዙም የማይታወቅ ብዙም ያልተሰማለት በጣም ተሻሽሎ የመጣ የኒውዚላንድ ቡድን በጣም ጥሩ ነው። በተረፈ ትልቅ በጣም ጃይንት የሚባሉ ደግሞ እነ ብራዚል ብዙም የተሻለ ነገር የሚያሳዩ ነገር አይደሉም። እነ ሞሮኮ የተሻሉ ናቸው። አሁን ፈረንሳይ ደግሞ ኒውዚላንድ፣ አርጀንቲና በጣም ጠንካራ ቲሞች ናቸው እና እንደዚህ ናቸው። ዲሞክራቲክ ኮንጎ በጣም የተሻለ ነው። እነዚህ ትንሽ ስትሮንግ ነገር ይታያል። ኖርዌይም ጥሩ የተሻለ ነው። እንቅስቃሴው የሁሉ ቡድን ተመሳሳይነት ነገር አለው። በማጥቃት ሁኔታ ውስጥ ተመሳሳይነት አለው፣ ግን በጣም አውትሻይን የወጣ ተጫዋች ምንም ነገር አይታይም። ምንም የታየ ነገር የለውም። ከአራት ዓመት በፊት የተደረገው ጨዋታ ከስምንት ዓመት በፊት የተደረገው ጨዋታ ሲታይ እያንዳንዱ ቡድን ላይ አምስት አራት ልጆች የተሻለ በጣም ታለንትድ የሆኑ ልጆች የሚታዩበት ነገር፣ አሁን ግን ምንም ነገር የታየው ነገር የለም። እኔ ይሄ ነውም ተጫዋች አላየውም። እንደውም እነ ሜሲ እና እነ ፓፔ የተሻሉ ሆኖ ተገኝተዋል። ምንም የተለየ አውትሻይን አድርጎ በእያንዳንዱ ክለብ የወጣ አንድም ተጫዋች አላየውም እስካሁን። እኔ ባየሁት ነው፣ የራሴን ነው ግምት ሰጠው። ምንም የተሻለ ነገር አላየውም። ያው የድሮዎቹ ናቸው። እነ ሜሲ አሁን ጥሩ ነው፣ ምንም ድጋፍ ባለው ጨዋታ ቢጫወትም የተሻለ ነው። እነሱን ነው እንጂ እንደዚህ በጣም አውትሻይን የምትላቸው። ምናልባት ፈረንሳይ በጣም የተሻለ ቲም ነው፣ ወጣቶች አሉበት፣ እነ ኦሊሴ ምናምን። አሁን እነሱ ጥሩ ነገር ኦሊሴ ነው የሚታየው። ሌላ ብዙም የታየኝ አውትሻይን የሚያደርግ ተጫዋች አላየውም። ሁለት ቡድኖች ነው። ሞሮኮን በጣም ነው የምጠብቀው። ሞሮኮ ከነ አርጀንቲና፣ ከኒውዚላንድ፣ ከብራዚል የተሻለ ቡድን ነው። ምናልባት ሞሮኮን ጠብቀው። ሪኮስም በጣም ጠንካራ ቲም ሆነዋል። ግን ሞሮኮ በጣም እኔ እንጃ እስከ አራት ውስጥ የመሄድም ቻንስ አለው ብዬ በራሴ ገምታለሁ። ሌሎችን እነ ብራዚልም እና አርጀንቲና አሁን ፈረንሳይ ጥሩ የተሟላ ቲም ነው። አርጀንቲናም የተሟላ ቲም ነው። ሆላንድም የተሟላ ቲም ነው። ከነዚህ ጋር እንግዲህ ጥሩ ተፎካካሪ ይሆናል። ወደ ስምንት ውስጥ አራት ውስጥ የመግባት ቻንስ አለው ብዬ ለሞሮኮ ልሰጠው እችላለሁ። ሞሮኮ ከሁሉም ጃይንት ከተባሉት ቲሞች የተሟላ ቲም ነው። እውነት ለመናገር አርጀንቲና ወይንም ደግሞ ፈረንሳይ ነው የሚበላው ብዬ ነው የማስበው።
0: የቀድሞ የኢትዮጵያ ብሔራዊ ቡድን አጥቂ በክለብ ደረጃ ለጥቁር አንበሳ፣ ኢትዮጵያ መድንና መብራት ኃይል የተጫወተው ኤርሚያስ ወንድሙ የ2026 የዓለም ዋንጫን በተመለከተ የሚከተለውን አስተያየት ሰጥቶናል።
2: ያው የዓለም ዋንጫ ሁሌ በሚደረግበት ጊዜ እንግዲህ ያው ዓለም ሁሉ የሚጠብቀው ስለሆነ በትልቅ ደረጃ የሚዘጋጅ ውድድር ነው እና የአሁኑም ከሌላዎቹ ጊዜ የሚተናነስ አይደለም ዝግጅቱ ሁኔታ እና ውድድሩም እንዳየው ጥሩ ተፎካካሪነት ያለበት ውድድር ነው እስካሁን የታየው። ውጤቶቹም በአብዛኛዎቹ በጣም የተቀራራቢ ውጤቶች እና አንዳንዶቹም ሰርፕራይዝ የሆኑ ውጤቶች የታዩበት ሲሆን ከጥቂት ጨዋታዎች በስተቀር ከጀርመን፣ ከሆላንድ እና ዛሬ ከፖርቹጋል ሰፋ ባለ ጎል ልዩነት ከማሸነፋቸው በስተቀር አብዛኛው ተቀራራቢና ተፎካካሪ የሆነ ውድድር ነው እና እንዲሁም የአውስትራሊያ ቡድን በተለይ በመጀመሪያው ውድድር ላይ 2-0 ማሸነፍ ጥሩ ውጤት አስመዝግቦ ነበረ እና በሁለተኛው በአሜሪካ 2-0 ተሸንፈው ነበር እና ትንሽ ጥሩ ቡድን ነው እያለ ትንሽ ያስተላለፍ ችግር አይቼበታለሁ። በተለይ ካንዱና የሚባለው ተጫዋች ከመጀመሪያው ፈርስት ኢለቨን ውስጥ መግባት ነበረበት የመጀመሪያውን ጨዋታ። ከዛ በፊትም የነበሩበት ላይ በገባበትም ጊዜ ያው በተደጋጋሚ ጎሎች በማስቆጠር የአጥቂውን የፊት ያለውን ጥንካሬ

0: ያሳየ ነበር እና በዛ እና እንዲሁም ሌሎች ተጫዋቾች በአግባቡ ስላልገቡ ይመስለኛል የሁለተኛውን ጨዋታ ሊሸነፉ የቻሉት እንጂ ስቲል አሁንም ቻንስ እንዳላቸው እና ጥሩ ተፎካካሪነታቸውን አሳይተውበታል። የአፍሪካ ቲሞች ብዙዎቹ እንደጠበቅኳቸው አላገኘኋቸውም። ካየኋቸው ትንሽ ጥሩ ሆነው ያገኘኋቸው የአይቮሪኮስት እና የሞሮኮ ናቸው። ሞሮኮ ባለፉት ዓመታት ጀምሮ ጥሩ ኮንሲስተንሲ የሆነ ጥሩ ፐርፎርማንስ የሚያሳይ ቡድን ነበር። ዘንድሮም ጥሩ ነው ያለው እና አይቮሪ ኮስትን አይቼዋለሁ። ዛሬም ጠዋት ጋና ከኢንግላንድ ጋር 0-0 ወጥተው ነበር። ቢሆንም ግን ያው በጨዋታ ጋና ያው ተበልጦ ነበር የመጀመሪያውንም እስከዚህም ነበር እና ከአፍሪካዎቹ ቲሞች ሁለቱን ነው ያገኘሁት። እንግዲህ ለጊዜው ስፔኖችን ጠብቄ ነበር። የመጀመሪያ ጨዋታቸው ትንሽ ቤት ሾኪንግ ነበር፣ ግን በሁለተኛው ላይ ጥሩ ሪግሩፕ አድርገዋል። ስቲል ወደ ስፔኖች አደላለሁኝ ካሉት ቲሞች። እንዲሁም ፈረንሳይ በጣም ጥሩ ቲም ነው ያለው። ሁለቱን ነው በተጫዋች ደረጃ እንግዲህ የስፔኑ ያማልን ጥሩ ተጫዋች መስሎ ይታየኛል በኮከብነት ደረጃ። እንዲሁም ሜሲ እንግዲህ በዚሁ ከቀጠለ ሜሲም እንግዲህ ሰርፕራይዝ ሊያደርግ ይችላል። በተለይ በሁለቱ ውድድሮች ላይ 5 ጎል በማግባት ጥሩ ውጤት ለቡድኑ ሊያስመዘግብ ችሏል። እንዲያውም ፔናልቲ ባይስት ኖረው በሁለት ጨዋታ 2 ሃትሪክ በመስራት ምናልባት የመጀመሪያው በዓለም ዋንጫ በሁለት ተከታታይ ግጥሚያዎች ላይ 2 ሃትሪክ በማግባት የመጀመሪያው ሰው ይሆን ነበረ። እንደ አጋጣሚ ፔናልቲውን ስትሆን ያማል ይሆናል የሚል ግምት አለኝ። እንግዲህ ሌሎቹን እንግዲህ እያየሁኝ ነው። እንግዲህ ገና ብዙዎቹን በክለብ ደረጃ ሲጫወቱ ስለማላቃቸው ለመናገር ትንሽ ይከብደኛል፣ ግን ያማል ጥሩ ደረጃ አለ ይመስለኛል። ከሞሮኮ እና ከአይቮሪ ኮስት እጠብቃለሁ። በተለይ ሞሮኮ ባለፉትም እንደዚሁ ትላልቅ ውድድሮች ላይ ጥሩ ውጤት ያመጣ ነበር። አሁንም ጥሩ ደረጃ ነው ያለው። በሁለቱ በኩል እጠብቃለሁኝ። ሌሎቹ ግን ይሄን ያህል ኮንቪንሲንግ አላደረጉኝም። ከዛ ውጭ ያው ኬፕ ቨርዲ ያው እንግዲህ ግማሽ ሚሊዮንም የማይሆን ሕዝብ ባላት እስካሁን በሁለቱ ውድድር ድሮ በመውጣት ሰርፕራይዝ የሆነ ውጤት አስመዝግባለች። ግን ይሄን ያህል ይገፋሉ ብዬ እንኳን አልጠብቅም። ከሴኔጋል እና ከሞሮኮ ጠብቃለሁ። ከአፍሪካ የተሻለ ውጤት ያመጣሉ ብዬ ከምጠብቃቸው ቡድኖች
1: አውስትራሊያ ከአሜሪካ ጋር ወደ ቀጣይ ምድብ ማለፏን ያረጋገጠችበት የዚህ ዓመት ዓለም ዋንጫ ከምድብ ኤ አፍሪካዊቷ ደቡብ አፍሪካ ከሜክሲኮ ጋር፣ ሌላኛው አፍሪካዊት ሞሮኮ ብራዚልን ተከትላ ሁለተኛ በመሆን ቀጣዩን ዙር ተቀላቅላለች። ከአፍሪካ ቡድኖች አይቬሪኮስት ከጀርመን ጋር፣ ጃፓን ከኒውዚርላንድ ጋር ወደ ቀጣይ ዙር ያለፉ ሲሆን ቀሪዎቹ ቡድኖች ቅዳሜና እሁድ በሚደረጉት ጨዋታዎች ይለያሉ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።

አድማጮቻችን የቀኑን ስርጭታችንን ከመጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እናስታውሳለን። በቬኔዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ አባትና ልጅ በህይወት ተርፈው ተገኙ። በዩጋንዳ የወታደራዊው ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ደቡብ አፍሪካን በማሸነፍ ወደ 16ኛው ቡድኖች ዙር አሸንፋ ወጣች። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። አድማጮቻችን በዛሬው ዕለት በአውስትራሊያ ያለውን የአየር ትንበያ ስንመለከት በፐርስ ዝናባማ 18 ዲግሪ ሴንቲግሬድ እንዲሁም አድላይድ አነስተኛ ዝናብ ሊኖር ይችላል 18 ሜልበርን በተመሳሳይ ዝናባማ 17 ሆባርት ፀሐያማ 15 ካምብራ አነስተኛ ዝናብ ሊኖር ይችላል 15 ዲግሪ ሴንቲግሬድ ሲድኒ አነስተኛ ዝናብ ይኖራል 20 ዲግሪ ሴንቲግሬድ ኒውካስል ዝናባማ 18 ብሪስበን አነስተኛ ዝናብ ይኖራል 21 ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። አድማጮቻችን የሰኔ 22 ቀን 2018 ዓመተ ምህረት የቀኑ ፕሮግራማችን ይህንን ይመስል ነበር። በመጪው ረቡዕ እንደገና እንጠብቃችኋለን። ከቀኑ ፕሮግራማችን ጋር አብራችሁ የቆየሁት ማርታ ጸጋው ነበርኩ። ስንብታችን በናቲማን ሙዚቃ ይሆናል። ሸባርጎ ይለናል። መልካም ቀን።

እንደምናመሻችሁ የተከበራችሁ አድማጮቻችን፣ ይህ የቢቢሲ ልዩ ፕሮግራም ነው። አብራችሁ የምቆየው ደግሞ ምንተስኖ ተሾመ ነኝ። ዛሬ በዚህ በልዩ ፕሮግራማችን ይዘን የመጣነው ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር የተጣመረው ወጣቱ ድምጻዊ ጀምበሩ ደመቀን ነው። ጀምበሩ ከዛሬ 50 ዓመት በፊት የኢትዮ ጃዝ ሙዚቃ ንጉስ ሙላቱ አስታጥቄ ሰራውን አይፈራም ጋሜ የተሰኘን ሙዚቃ ለዚህ ዘመን የሂፕሆፕ አድናቂ እንዲሆን አድርጎ ተጫውቶታል። ጋሽ ሙላቱ አስታጥቄም በሙዚቃ ቪዲዮ ላይ አብሮ ተሳትፏል። ጀምበሩ በስሙ በሰየመው በዚህ አልበም የተለያዩ ሙዚቀኞች ስራን ሳምፕል ያደረገ ሲሆን የዘመኔ ድምፅ ነው ያላቸው ስራዎችንም አቅርቧል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።

0: ድሮ ብዙም ሙዚቃ ማዳመጥ አይነት ሰው አልነበርኩም። ፋሚሊ ውስጥም የተለመደ ነገር አልነበረም። የኛ ቤተሰብ ውስጥ 11 ዓመት የሆነ አካባቢ ነው ለሙዚቃ ኢንትሮዲስ ስደረግ ሂፕሀፕ የሚባል ሙዚቃ ነበር በመስማት የጀመርኩት እና ሂፕሀፕ ሰምሃው ውስጤ ነበር፣ ልቤ ውስጥ ነቅሶ ነበር። እና ሙዚቃ የጀመርኩበት ታይም ጋር ስንመጣ አራውንድ ሃይ ስኩል ነበርኩ። የጀመርኩት ፕሮዲስ በማድረግ ነው። እና ቤት ውስጥ ቁጭ ብዬ ኮምፒውተር በጣም ወዳለው እኔ ከኮምፒውተሮች ጋር ያደግኩት እና የሆነ ሶፍትዌር ተልኮልኝ ኤፍኤል ስቱዲዮ የሚባል የቅንብር ሶፍትዌር ልፈላስፍ ብዬ ነው ጁስት ቢት መስራት ጀምሬ 11ኛ ክፍል ክረምት ላይ ነበረ። ብዙ ቢቶች ምናምን ሰራው እና ምን ላርጋቸው ብዬ ሳስብ በጣም ቱማች ስለሆኑ እኔ ደግሞ ብዙም ሙዚቃ የሚሰሩ ሌሎች ጓደኞች ምናምን የለኝም እና ብቻዬን ነበር የምሰራው። ስለዚህ ዝም ብዬ ለምን ሂፕሀፕ ስለምወድ ለምን ዝም ብዬ ራሴ አልሞክርበትም ብዬ ከዛ ነው የጀመረው ማለት ነው የኔ ሙዚቃ አሰራር።
1: የመጀመሪያው ያስተዋልኩት ነገር ልክ እንደ መጽሐፍ መግቢያ እና መውጫ አለው ሙዚቃ። ለምሳሌ ኢንትሮ ብለህ የሰየምከው ሊነጋ ነው የሚለው፣ እንደ መውጫ ደግሞ የሚለው ለውጥ አለ። አደራጃጀቱን በዚህ መልክ ማድረግ የፈለክበት ምክንያት ለምንድን ነው?
0: ለእኔ አልበም ሲባል ማየበት መንገድ ምንድን ነው? አንድ ስቶሪ መናገር መቻል አለበት። ከሙዚቃው ባሻገር የሆነ እኔ መናገር የፈለግኩት መልክ መኖር መቻል አለበት በእነዚህ ሙዚቃዎች ውስጥ ማለት ነው። እና የተወሰነ ኢቨን የሙዚቃዎቹ ስትራክቸር አለ። የመጀመሪያው የሁለተኛው የሶስተኛው እያለ የሚሄድበት ስትራክቸር የሆነ ነገር ለመናገር ይሞክራል። ግን ደግሞ ኦልሶ ኢንዲፔንደንትሊ ልስማው ብትል ደግሞ የተለያዩ ዘፈኖችን ኢንዲፔንደንትሊ መስማት እንድትችል ያደርጋል። እና ኢንትሮና አውትሮ ያለበት ምክንያት እኔ ሙዚቃውን ስጀምረው አልበሙን ስጀምረው የነበርኩበት ታይም ካምፓስ ውስጥ ነበርኩና ከዛ አንጻር ማያቸው እና ማስባቸው ፊሎሶፊዎች አሉ ፐርሰናል የሆኑ እና እነዛን ነገሮች በምን መልኩ ነው ሚውዚካሊ ላሳርፍ የምችለው ብዬ የሆነ ታሪክ ጀምሮ ሲያገባድስ እና ማገባጀጀው ደግሞ ወደ ሌላ ታሪክ መጀመሪያ እንደሆነ ነው ለመናገር የፈለኩ። እንደሰማው ከሆነ ኢንትሮ ኢትስ ሞር ኦፍ ገና ሊነጋ እንደሆነ ይነግረዋል። ልክ ደግሞ መጨረሻ ላይ ለውጥ የሚለውን አውትሮን ስሰማው የዚህ ሁላ ነገር ማገባጀጃ ለውጥ ነው። እኔ በዚህ ፕሮሰስ መጨረሻ ላይ እኔ ይህን አልበም ስጨርስ ሪያላይዝ ያደረኩት ትልቁ ኮንሰፕት እኔ መለወጤን ነው እና ከዚህ በኋላ ሊመጣ የሚችለው ነገር ደግሞ አንጻራዊ ነው። ከዚህ ለውጥ የመነጨውን ነገር ነው ማቀርበው ዋናው ሰው ቀጣይንም ስራ ትንሽ ኢምፕላይ ያደርጋል።

0: ሌላኛው አልበም ላይ ያስተዋልኩት አንድ ከ35 ደቂቃ የሆነ ሙዚቃ አለ የቴጌ ጨዋታ የሚለው ለምንድነው እንዲህ እንዲያጥር ይፈልከው
1: ሙዚቃ እንትን ነው ኢሞሽናል እና ክሪኤቲቪቲ የሚ ፑሽ የሚያደርግ አርት ነው አርት ፎርም ነው እንደዛ እንደመሆኑ እኔ ሐሳቤን እዛ ሙዚቃ ሐሳብ ሰራው ሊሚት ነበረው ብዙ መናገር አልፈለኩም ሙዚቃው መናገር የሚችለው በትንሽ ነገር ውስጥ ብዙ ነገር መናገር የሚችል አይነት ሙዚቃ ነው የጻፍኩት አይ ዶንት ኖ አንዳንድ ሰዎች የተለያዩ ትርጓሜ እየሰጡት ያነጋግሩኛል ግን አንተ በምን መልኩ እንዳዳመጥከው አንድ ሁለት ሶስት ትርጓሜዎች አሉት ሙዚቃው ኢቭን ዶ አንድ ከ30 ሰከንድ ቢሆንም አንድ ደቂቃ ከ30 ሰከንድ ቢሆንም ኦልሞስት 3-4 ትርጉሞች አሉት እና ምን ያህል ኢሞሽናል የሆነ ሙዚቃ እና ክሬቲቭ የሆነ ሙዚቃ ምን ያህል ፓወርፉል እንደሆነ ያሳየውበት ሙዚቃ ነው። ይህንን ስሰራው ምናልባት ቴክኒካሊ በዚህ ሌቨል አስቤው ላይሆን ይችላል ግን ያቺ ፖይንት ላይ ስደርስ ነው እዚህ ጋር ነው ማለቅ ያለበት። አልጨምርበትም አልቀንስበትም እና አንድ ደግሞ ለየት የሚያደርገው ከአልበሚ ውስጥ እሱ ዘፈን ሙሉ በሙሉ ኢሞሽናሊ አክቲቭ የሆንኩበት ዘፈን ነው። ግጥሙንም ስጽፈው ዜማውንም ስሰራው ቅንብሩንም እኔ ነኝ የሰራሁት እና መናገር የፈለግኩትን ነገር ተናግሬ ያለፍኩበት ሙሉ በሙሉ ሙዚቃ ነው። ምናልባት ወደፊት ያለው ሊመጣ ያለውን ፐርሰናሊቲን በጣም ሪፍሌክት የሚያደርገው

0: ሙዚቃ እሱ ይመስለኛል።
1: ከጋሽ ሙላቱ ጋር በተለይ አይፈራም ጋሜን ለመስራት የፈለክበት ምክንያት ምንድን ነው? ከዛ እስቲ ጀምረና ወራ
0: አቀናባሪው ለአከ ምረት ይባላል። እኔና እሱ ዛሬ 3 አመት ነው ይሄ ሙዚቃ የጀመርነው ያኔ ነው። እንግዲህ ያኔ እኛ ጋሽ ሙላቱን በስምና በክብራቸው ነው እናቃቸው እንጂ በአካል ተገናኝተንም አናውቅም። እና ሳምፕል እናረጋለን የተለያዩ ሙዚቃዎች። ከዛ መሃል ነው አንድ ቀን ሳምፕል አድርጎ ይህንን ሙዚቃ ቀድሞ ለአከ ይዞልኝ ይመጣልና አይፈራም ጋሜ የሚለው ሳውንዱ ነበር እዛው ላይ ሳምፕሉ ላይ ነበር እና ያንን ኮንሰፕት ይዤ ሙዚቃ ለመስራ ሞከርኩ። ከዚያው ሙዚቃው ሙዚቃ ነው እና ጊዜ ፈጃል። እንደምንም ብለን የሆነ ደረጃ ላይ ያደረስነው የዛሬ አመት ገደማ። ያንን ሚዶ ሬከርድስ ተቀላቀልኩ እና በዛ መሀል የኔ ማናጀር ጉታ እንዳልከው እሱ እንትን ማድረግ ነበረብን ኮፒራይት ፈቃድ ያስፈልግሃል መቼስ እንደዚህ አይነት ሳምፕል ስትጠቀም። በዛ ላይ ደግሞ እሳቸውን ማክበር እና የሰራነውን ስራ እንዲሰሙ እንፈልግ ነበር እና ይህ ቻንስ አለ ብሎ ሲነግረን እናገኘው እና ኮፒራይት ፈቃዱንም ጠይቀን ሙዚቃውንም ልናሰማው የደረሰበት ደረጃ ድረስ እንትን ሞከርን እና ተገናኘን። እኔ እንደውም ያን ቀን በጣም ፈርቼ ነበር፣ ምንም አላልኩም። እሳቸው በዛ አንጋፋ ሰው አጠገቤ ቁጭ ብለው እና ሙዚቃዬን ሲያዳምጡት ከዛም በኋላ በጣም ሪያክሽናቸው ነው የገረመኝ። በጣም የወደዱት ያከበርናቸውን ያህል ያከበሩኛል። ከዛም በኋላ ነው ከኮፒራይት ፈቃዱ በተጨማሪ ሙዚቃውም ላይ እና ከዛም ባሻገር አብሮ ፐርፎርም የማድረግን እስከ ቪዲዮ ክሊፓችን ላይ የመሳተፍ ከዛም በኋላም ደግሞ ቀጣይነት ያለው ሪሌሽንሺፕ ለመፍጠር ይቻለው እና ወርሳቸው ምን ያህል ሰው አክባሪ እና ምን ያህል ለሙዚቃ ያላቸውን ክብር ያሳያል። ለእኛ የሰጡን ክብር እኛ ጀስት ሌሎች እንደ ማንኛውም ሙዚቃ ስንሰራ ባለንበት ጊዜ ነው ይሄ እድል የተፈጠረው ማለት ነው።
1: ከ50 ዓመት በፊት ነው አይደል የተሰራው የአይፈራም ጋሜ?
0: አዎ፣ ኦሪጂናል ሳምፕሉ።
1: አዎ
0: አዎ አዎ።
1: ጋሽ ሙላቱ አሁን በአንተ ድምፅ በዚህ መልኩ ተሰርቶ ሲሰማው ጋሽ ሙላቱ ምን አለ?
0: መጀመሪያ የነበረው ሪያክሽን እንዴት አመጣችሁት ብሎ ነበረ። መጀመሪያ እንደዛ ነው ያለኝ፣ ምክንያቱም ስትራክቸር ትንሽ ወጣ ያለ ነው የሙዚቃው። ስናት እንትን ነው የሆነ ላቲንን አይነት የላቲን ሙዚቃም ስሜት አለው እና ያንን እንዴት ወደ ሂፕሀፕ አምጥታችሁ እነዚህ ሞደርን ሳውንዶች ከተታችሁ ጥያቄን የፈጠረበት እና ሳውንዱ ከምንም በላይ ያደነቀው ሳውንዱን ነው። በቃ ከግጥሙም ከምኑም በላይ እንዴት እንደተዋሃደ እየሰማው በጣም ተገርሞ ነበረ። ቁጭ ብሎ ሊዝም ቢ ሳዳምጥ ነበር የእሱን አስተያየት እና በጣም ነው የተገረመው። የበለጠም ደግሞ እንደዚህ አይነት ስራዎች ፖቴንሻል እንዳለም ስላየ የነገረኝም ከዛ በኋላ ኦኬ ይሄን መንገድ ብትቀጥሉበት በጣም አሪፍ ነው ያለን። ይህንን የድሮ ስራዎች ውስጥ አሁን ያለውን መንፈስ ማሳየት ከቻለ ሁለቱን ነገሮች ምንድነው እንደ ብሪጅ ማገልገል እንችላለን።
1: ስለዚህ
0: ጀነሬሽኖች
1: በሁለቱ ትውልዶች መሀል ድልድይ ሆኖ የመቀጠል ሀሳብ ነው የነበረው።
0: ኤግዛክትሊ
1: ሂፕሆፕን ከኤሌክትሮኒክስ ሙዚቃ ጋር በጥምረት ያየንበት አልበም ነው ማለት እንችላለን ያንተን ስራ?
0: በተወሰነ መልኩ አዎ ማለት ይቻላል። ምክንያቱም ሂፕሆፕ አለው እና ኤሌክትሮኒክ ሳውንዶችን በጣም ብዙ አሉ። ሞደርን የሆነ ሂፕሆፕን በእኛ ሳውንድ ትራንስሌት ተደርጎ በተወሰነ ደረጃ ላይ ያያል።
1: በሙዚቃ ስልት የነማን ተጽዕኗል?
0: ከምዕራብ ሙዚቃ ጀስት ጀነራል ኮንሽስ ሂፕሆፕ የሚባለውን ስልተ ምት ከሚሰሩ ሙዚቀኞች መሀል አንድ አራት እነ ኬንድሪክ ለማር፣ እነ ጀርሜን ኮል፣ እነ ድሬክ

የሚባሉ አርቲስቶች በጣም ጀነራል ሂፕሆፕ የሚሰራበት ማንነቴ ላይ ኢንፍሉዌንስ አላቸው። ወደዚህ ደግሞ ስመጣ ይሄ አዲሱን ጀነሬሽን የሚወክሉ ሙዚቀኞች አዲሱ ጀነሬሽን ማለት የፈለግኩት ለምንድን ነው? ይሄ ሞደርን የሆነውን ሳውንድ እና የተለያዩ ስልጠምቶችን ኢንትሮዲስ ያደርጉ ያሉ ሙዚቀኞች ለማለት ፈልጌ ነው። ከእነሱ በተወሰነ ተጽዕኖ ያደረብኝ አርቲስቶች አሉ፣ ኢንክሉዲንግ በዋነኛነት ሮፍናን፣ ካስማሰ፣ ዮሐና እነ ዲጄ ሚላ አቀናባሪዎች። ማለት ይህንን ጀነሬሽን ወክለን እንሰራለን ብለው የሚናገሩ ብዙ ሙዚቀኞች አሉ እና አንደርስታንድ ማድረግ እችላለሁ እንዴት ከኛ ሳውንድ እና ከኛ ኮንሽስ መልክት ጋር በምን መልኩ ሪሌት እንደሚያደርጉ።

0: አልበም ላይ ነገን ተስፋ ማድረግ ኢትዮጵያዊነት ዓለም ፍራት መድፈርን መናገርን ከፊት መሆን በተለይ ይሄ ኢትዮጵያዊነትን መስበክ ላይ ከፍቅር ይልቅ ይሄኛው ጎልቶ ተሰምቶኛል። በአጠቃላይ በስራዎች ለተስተላልፈው የፈለከው መልእክት ምንድን ነው?
1: በጣም የተለያዩ መልእክቶች ነበሩ ያኔ ሁለቱን ለመናገር ማለት ነው። እያደግኩ ያለው ሙዚቀኛ ነኝ። በዛም ጊዜ እንደዛ ነበርኩና ይህን አልበም በሀሳብ ደረጃ ሰራው። የተለያዩ ሙዚቃዎች በተለያዩ ታይሞች በተለያዩ ስሜቶች የተሰሩት እና ያው ጀነራሊ ምንድነው ኮንሽስ የሚባለውን መልእክት ቢሆንም ለማስተላለፍ የምሞክረው ግን አልበሙ ላይ የነበሩኝ የተለያዩ ሙዚቃዎች ሁሉም ከተለያየ ቦታ እና የተለያየ መልእክት ኦልሞስት ያላቸው ናቸው። ኢንኮመን የተወሰነ ነገር ቢኖራቸውም እና በዚህ አልበሜ እኔ የነበርኩባቸውን ስቴቶች ነው ሪፍሌክት ያደረኩት። የተለያዩ ጀንበሩ ይህን ሊመስል ይችላል በተለያዩ ጊዜያቶች የሰራውን ሙዚቃዎች እና የተወሰነ የተሰማውን ነገር የተወሰነ ሊያሳይ የፈለገውን ነገር ያሳይበት ይመስለኛል። አሁን ባለውበት ሰዓት ላይ የበለጠ ዲቴል የሆነ መልክ ያለኝ ይመስለኛል። ቀስ ብለን የምናየው ይሆናል። እሱ ግን ያው ይሄ ነው የምለው መልክት የለኝም። እውነቱን ለመናገር የተለያዩ ሀሳቦች ናቸው እዚህ ያዋል በሜል የታዩት።
0: ለዛሬ ያሰናዳ ነው የልዩ ዝግጅታችን ይህንን ይመስል ነበር። የቢቢሲ አማርኛ ዜናዎችን በድረገጻችን www.bbc.com/amharic ላይ ወይንም ደግሞ የቢቢሲ አማርኛ የፌስቡክ ገጻችን ላይ ይከታተሉ። አስተያየትና ጥያቄ ካላችሁ በፌስቡክ የመልእክት መቀበያ ሳጥናችን ላይ ልትጽፉልን ትችላላችሁ። ሰናይ ምሽት።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

0: ቢቢሲ ትግርኛ ዜናን ዋና ወሐብሬታን ሒዙ ሕጂ ይጅምራሎ። ዘኸበርኩም ሰማዕትና ንፈነውና ኽትከታተሉ ብኽብሪ ንዕድመኩም።
1: ብና ዝኸበርኩም ሰማዕቲ ሬድዮ ቢቢሲ ከምትልሙድ ኣብ ዓለምና ተኸሲቱ ብዛዕባ ዘሎ ለበዳ ኮሮና ቫይረስ ዘሎ ምዕባለታት ዘድህስሱ ምድላዋት እዮም ክህልውና።
2: መከላኸሊ መንገድታት ኮሮና ቫይረስ ዝገጥሞ ዘሎ ሃይማኖታውን ማሕበራውን ፈተነታት እንታይ መስሉን ከነቕርብ ኢና።
1: በዓል ሞያ ጥዕና ብዛዕባ ኮሮና ቫይረስ ዝሕልፎ መልእኽቲ ክህልዎ እዩ።
3: ተዓል ረስኒ ሕፅረት ምስትንፋስ እንድሕደ ኣለዎ ወይ ምስ በቲ ኮቪድ-19 ተለኽፈ ሰብ ጥቡቕ ምቅርራብ ብፀንሑ እንተኮይኑ ብሕማም ኮሮና ቫይረስ ክንጥርጥሮ ንኽእል።
2: ብዛዕባ እዚ ንዓለም ተቆፃፂርዋ ዘሎ ኮሮና ቫይረስ ብኸመይ ርጡብ ሓበሬታ ንረክብ እውን ክንሕብረኩም ኢና።
1: ናብ ኣስመራ ዝወስደና ዛንታ ሓንቲ ጓል ኣንስተይቲ እውን ሒዝና ኣለና። ዶክተር ሮቤል ተስፋይወት ከቤት ምርቲ ሓፈሻዊ ሕክምናን ሕክምና ስንን ኦረሳ ኣብ 2017 ድሕሪ ምምራቕ ካብ ቅድሚ 8 ኣዋርሕ ጀሚሩ ኣብ ካምፓላ ዝርከብ ኢስት ኣፍሪካ ሜዲካል ሰንተር ከም ሓፈሻዊ ሓኪም ኮይኑ ዝሰርሕ ዘሎ እዩ። ዶክተር ሮቤል ንኮሮና ቫይረስ ኣመልኪቱ ምስ ሃብቶም ወልደ ዮሃንስ ዝስዕብ ወግዒ ገይሩሎም።
3: ኮሮና ቫይረስ ብሓፈሻ ካብ ቅድም ዝነበረ ተሃዋስያን እዩ። ይኹን ዳኣ እምበር እዚ ሕጂ ንሪኦ ዘለና ብሳርስኮፍቱ ተባሂሉ ተሰሚዩ ዘሎ ንዚ ቅድሚ ሕጂ ኣብ 2002 ተጋጢሙ ዝነበረ ናይ ሳርስ ዝበሃል ሕማም ምስኡ ተመሳሰልነት ዘለዎ ኮይኑ እዚ ሕጂ ተረኪቡ ዘሎ ሓድሽ ቫይረስ መበል ሻብዓይ ንሰብ ዘጥቅዕ ቫይረስ እዩ። ሕጂ እቲ ቀንዲ ኣሸቃሊ ዝኮነሉ እዚ ቫይረስ እዚ ከዓ ተኣገባብ ምትሕላፍ እዩ። ምክንያቱ ሓደ ሰብ ክህንጥስ ወይ ክስዕል እንከሎ ብዘውፅኦ ምራቅ ናብቲ ካልእ ሰብ ስለዝመሓለፍ ኣብ እኩብ ሰብ ኣብ ዘለወሉ እዋን ዝያዳ ኣሸቃሊ ይገብሮ። ሕብረተሰብና መብዛሕትኡ እዋን ኣብ መርዓ፣ ኣብ ሓዘን፣ ኣብ ጥምቀት ብሓንሳብ ተኣኪብካ ናይ ምፅምባል ልዑል ዝኾነ ባህሪ ስለ ዘለዎ ብጣዕሚ ኣሰካፊ ይገብሮ። ነዚ ተረዲና ድማ ስጉምትታት ክንወስድ ግዜኡ ክኸውን እዩ ማለት እዩ።
2: ዶክተር ሮቤል እዚ ምልክት ናይ ኮሮና ቫይረስ ትሰዓል ንብሎ ናይ ምስትንፋስ ፀገም ብዙሕ ግዜ ምስቲ ሓፈሻዊ ሰዓል ኢልና ንጥቕሰ ሕማም ይመሳሰል እሞኒ ሰብ ብራዕዲ ሓደ ሰብ ዕንጥሸው ክብል ከሎስ ኣብ ከባቢኻ ዘሎ ኩሉ ሰብ ናባኻ ይጥምት ሕጂ ከመይ ገርና ኢና ክንፈልዮ ንኽእል?
3: ኮሮና ቫይረስ ብሓፈሻ ልክዕ ከም ጉንፋዕ ዘምፁ እዚኦም ካልኦት ቶም 4 ካብቶም 7 ልክዕ ጉንፋዕ ዘምፁ ወይ ዓይነታት ቫይረስ እዮም። እዚ ቫይረስ እዚ ከዓ እዚ ሓድሽ ቫይረስ ተቐንዲ ክንፈልዮ ንኽእል ናቱ ኬዝ ደፊኒሽን ወይ ካብ መግለፂ ናይ ትሕማም ኣለዎ። ሕጂ መግለፂ ናይ ትሕማም እንታይ ዝብል ዝኾነ ሰብ ሰዓል ረስኒ ሕፅረት ምስትንፋስ እንድሕደ ኣለዎ ብተወሳኺ ካብተን ከባቢ እዚ ቫይረስ ብብዝሒ ዝላበዓለን ዘሎ ከባቢ

0: ሰብዚ ብሕማም ኮሮና ቫይረስ ክንጥርጥሮ ንኽእል ሕጂ ብእዚ ሕማም እዚ ዘይተረኣየሉ ከባቢታት እንድሕር ዳ ኣለና ኮይና ወይ እውን ካብቲ ከባቢ ናብቲ ከባቢ ዘይገሽና እንድሕር ዳኣ ኮይና ዝኾነ ሰዓል ኹን እዚ ሕፅረት ምስትንፋስ ይኹን ዝኾነ ከምዚ ናይ ጉንፋዕ መሳሊ እንድሕር ተራእና ናብቲ ኮሞን ኮልድ ወይ ከዓ ጉንፋዕ ኢልና ብሓፈሻ ንጠቕሶ ሕማም እዩ ክኸውን ዝኽእል።
1: ትሰሓብ ዘለኻዮ ከተማ ካምፓላ ብዙሓት ኤርትራውያን ስደተኛታት ኣለዉ። ሕጂ መብዛሕትኡ ግዜ እቲ ሓበሬታ ዝውሃበትን ሚኒስትር ጥዕና ናይ ነብሲ ወከፍ ሃገር ከኣኒ ንህዝበን ኢለን ብዝጥዕመን ቋንቋ እየን ዝጥቀማ እሞ ምናልባት ተፈላለዩ ቦታታት ዘለዉ ኤርትራውያን ሕፅረት ሓበሬታ ይህሉ ዶ ይኸውን?
0: ልክ እዩ። ሕጂ እንታይ እዩ ዝኾነ ሓበሬታ ክወፅእ ከሎ እቲ ምስሊ ዘለካዮ ሃገር ክፋለለ ናይ ግድን እዩ። ምክንያቱ እቲ ሚኒስትሪ ጥዕና ናይቲ ሃገር ወይ እውን ነቲ ዘሎ ሓበሬታ ከመሓላልፉ ከሎ ብቋንቋም ወይ ብጥዕሞም ኣገባብ እዮም ዘመሓላልፍዎ። ዋላ እውን ሓደሓደ ሰባት እውን ከምኡ ሓበሬታ ክመሓለፍ ከም ዘሎ እውን ዘይክፈልጡ ይኽእል እዮም። ዋላ እውን እቲ ዘሎ ደረጃ ትምህርቲ ናይ ሰብ እውን ስለዝፈላለት ብውድብ ጥዕና ዓለም ዝመፅእ ሓበሬታ እውን መብዛሕትኡ እዋን ብእንግሊሽ ወይ ብፍራንስ ወይ ብስፔይን ስለዝኾነ እቲ ቋንቋታት ዘይክፈልጦ ይኽእል እዩ። ሕጂ እንኳ ኣማራፂ ዋላ እውን ከም ንሪኦ ዘለና ኣብ ፌስቡክ ድዩ ኣብ ገለ ዝዝርጋሕ ዘሎ ሓበሬታት ብጣዕሚ ዝተጋነነ ሓበሬታታት ወይ እውን ጌጋ ሓበሬታታት እውን ይዝርጋሕ ስለ ዘሎ ኣብ ነፍሲ ወከፍ ዘለናዮ ሃገር ብፍላይ እዞም ሞያውያን ነቲ ህዝብና ነቲ ኣብ ዝነብረሉ ዘለና ከባቢታት ንምንቃሕ ዝያዳ ሓላፍነት ክንስከብ ግዴታና እዩ።
1: ኮሮና ቫይረስ ሕማም ርእሲ ዝዓለም ኮይኑ ኣብ ዘለወሉ እዚ ሕማም ልሙድ ማሕበራዊ ምንቅስቓስ ሰባት ድሪቱ ብርክት ዝበሉ ካብ ናብ ዝግበሩ ጉዕዘታት ገቲኡ ሓቢርካ ምስሓቕን ምፅዋትን ክተርፍ ገይሩሎ ሃና ዘዳለኸዮ ምድሎ ኣብ ጋና ዘሎ ተመክሮ ብጋዜጠኛን ሚኒስተር መንግስትን ዝነበረት ኤልሳቤት ኦሄን ንቢቢሲ ካብ ፀሓፈቶ ትዕዝብታ እዩ ክኸውን ንሱ ሰሚዕና ክንመለስ።
2: ኣብ ጋና ኣብ ሂወትና ቅዱሳት ኢልና እንወስዶም ዝኾነ ሰብ ብቐሊሉ ኣብ ዝኾነ እዋን ዘይትንክፎም እንፈርሖም ነገራት ኣሎ ሃይማኖት ሰላም

0: ሕዝብን ሰራሕተኛታት ጥዕናን ሃገርና ኩሉ ሰብ ውልቃው ጽሬቱ ክሕሉ ከም ሓይሽን ምትእኽኻባት ከወግድን ይምዕደሎ። ብዙሓት ሰባት ግን ኮሮና ቫይረስ ኣብ ሃገራት ትሕቲ ሰሃራ ዘብፅሖ ሓደጋ የለን ዝብል ርድኢት ብምሓዞም እዞም ማዕዳታት ዕሽሽ ይብልዎም። በዚ ምኽንያት ሰብ ይመውት። ሓደ ጋናዊ ናይ ኣፍሪቃውያን ሰላምታ ዘይብሉ ሰብ ሰላም ክህባ ይኽእልን ክብሉ ዝሰምዐ መን ይህሉ? እዚ ሰላምታ ኢድ ዘለዎ ዓብዪ ዋጋ ንምርኣዩ። ንሰላምታ ኢዱ ንዘርግሐልካ ሰብ ኣይጭብጠካን ምባል ወይ ዕሽሽ ምስት ትብሎ እቲ ሰብ ጸላኢኻ እዩ ማለት እዩ። ሕዚ ግን ንስኾነ ሰብ መሓዛ ዋላ ጸላኢ ኢድ ክትጨባበጥ ኣይትኽእልን ብምኽንያት ኮሮና ቫይረስ። ጋናውያን በዘብ ልዕሊ ኢድ ንኢድ ምጭብባጥ ዝተመሓላለፈ ገደብ ክስንድዱ እኹል ኣይነበረን። እኳ ደኣ ኣብ ስነ ስርዓት ቀብሪ ተኣኻኺብካ ምርካብ ተወሲኽዎ። መግለፂ መንግስቲ ብውልቂ ዝፍፀም ስነ ስርዓት ቀብሪ ክህሉ ይኽእል እዩ፣ ሓዘንተኛታት ግን ክእከቡ ኣይፍቀድን ይብል። እዚ ኣብ ልዕሊ ስነ ልቦና ጋናውያን ክሕድሮ ዝኽእል ፀቕጢ እዙ ኢለ ክገልፁ ኣይክእልን። በቃ ሂወትና ዑደቱ ምስ ቀብርታት ዝተኣሳሰረ እዩ። ኢንዳስትሪ መግቢ ህልውንኡ ኣብ ቀብሪ ዝተመርኮዘ እዩ። ሰፈይቲ ክዳን ስርሖም ዝበዝሕ ናይ ቀብሪ ክዳውንቲ ዝስፈ ምስ ዝረኽቡ እዩ። ጉጅለታት ሙዚቃ፣ ኣዳለውቲ መድረኻት፣ መጓዓዝያ፣ መፍረይትን ሸየጥትን ኣልኮላውን ኣልኮል ዘይብሎም መስተታትን ቀብሪ እንተዘይሃልዩ ዕዳግኦም ክቀህም እዩ። ሕዚ ግን ከምዚ ኢልካ ዝፍፀም ስነ ስርዓት ቀብሪ ኣይክህሉን። ብልሙድ እንፍፅሞም ስነ ስርዓት ቀብርታት ድማ ኢድ ንኢድ ከይተጨባበጥና ዝኾኑ ኣይኮኑን። ኩሎም ሰላምታ ኢድ፣ ምጭብባጥ ኢድን ምጭብባጥ ኢድን ጥራሕ ዝመልኦም እዮም። ካልእ ኣብዚ ሃገር ኣብ ልዕሊ ሃይማኖታዊ ምትእኽኻባ ዝተመሓላለፈ እገዳ ሰባት ተኣኪቦም ዝፍፅሞ ስነ ስርዓት ጸሎትን ስነ ምግባር ሃይማኖታዊ በዓላትን ጸሊይዎ እዩ። ኣብ መሳጊድን ኣብያተ ክርስትያንን ጸጥታ ጥሒሉሎ። ፕረዚደንት ሃገርና እዚ መምርሒ ክእውጅን ከሎ መራሕቲ ሃይማኖት ሰንቢዶም እዞም ሙሉእ ለይቲ ዝውሃቡ ዝነበሩ ኣገልግሎታት ተኣምራዊ ጸሎት ሙሉእ ህይወትና ተቆጻጺሮሞ እዮም። ገለ እዚ ተኣምራዊ ጸሎትና ጋና ካብ መዓት ዝለበዳ ከድሕና እዩሎም ዝሓስቡ ኣመንቲ ፕረዚደንት እቲ ሃገር ኣብያተ ክርስትያንን መሳጊድን ክኸፍት ንኸእምኑ ብዙሕ ፅዒሮም። ንሱ ግን ካብ ውሳንኡ ፍንትት ኣይበለን። ክሳብ በዓል ትንሳኤ ተዓፅዮም ክቕፅሉ እዮም። ድሮ ዓበይቲ ኣብያተ ክርስትያናት ከንፀርፅራ ጀሚረን፣ ውሑዳት ዘይበሃላ ድማ ብኢንተርነት ኣገልግሎት ክህባ ተገዲደን። ገሊኦም ድማ ኣንጻር ኮቪድ-19 ፍሉይ ናይ ጸሎት ስነ ስርዓት ንገብር ስለ ዘለና እዚ ንዓና ዝቐይድ መምርሒ ኣይኮነን ዝብል ዝንባል ኣለዎም። ፕረዚደንት ጋና ኣብዚ ሰሙን መላእ ሃገር ክትጸውምን ክትጽልን ኣለዋ እኳ እንተበለ ናብ ቤተ ክርስትያን ከይኸድካ ከመልካ እዩ ዝጽወምን ዝጽለየን ኢሎም ልቦም ክረግዓሎም ዘይኸኣለ ጋናውያን ቤቶም ይቕጸሮም ክብለኩም። እዚ ማሕበራውን ሃይማኖታውን እምነት ጋናውያን ኣዝዩ ዝፍትን ዘሎ ነገር እዩ ኢለ ከካፍለኩም። ኣባኻትኩም ከ
1: ኣብዚ ከምዚ ሕጂ ዘለናዮ ቅፃሊ ምዕባለታት ዝረኣየ ዘሎ እዋን ሃና ሞ ድማ ንገዛእ ርእስኻ ንምሕላው ሓበሬታ ኣብ ዘድልየሉ ካብ ስኑዕ ሓበሬታ ንገዛእ ርእስኻ ከመይ ኢኻ ትሕሉ? ብመሰረቱ ግን ሰባት ንምንታይ እዮም ስኑዕ ሓበሬታ ዝዝርግሖ ኣብ ዝብል ደብሳ ገብረ መድህን ዘዳልወሎ ናብኡ ክነብል
0: ግርም
2: ለበዳ ኮሮና ቫይረስ ንዓለምና ጨኒቕዋን ረብሽዋን ኣብ ዘለሉ ብዚ እዋን ማዕረ ማዕረቲ ቫይረስ ካልእ ሕማም ርእሲ ኮይኑ ዘሎ ስኑዕ ሓበሬታ ወይ ከዓ ናይ ሓሶት ሓበሬታ እዩ። ነዚ ድማ እዩ ውድብ ጥዕና ዓለም ከምቲ ነቲ ቫይረስ ፓንደሚክ ወይ ድማ ዓለማዊ ለበዳ ኢሉ ዝኣወጆ ምስ ኮሮና ቫይረስ ተዛሚዶም ንዝንዝሑ ዘይሓቃዊ ሓበሬታታት ከዓ ኢንፎደሚክ ወይ እውን ለበዳ ስኑዕ ዜና ክብል ዝገለጾ። እቲ ትካል ምዝ ለበዳ ብዝተሓሓዝ ንዝዝርግሑ ዘይሓቃዊ ሓበሬታታት እናተኸታተለ ዘቃልዓሉ ኣብ መርበብ ሓበሬትኡ ሚዝ በስተርስ ዝብል ገጽ ኣሎ። ኣብ ጉግል WHO ሚዝ በስተርስ ዝብል ብምእላሽ ነዚ ገጽ ክትረኽቦ ትኽእሉ። ንምዃኑ ሰባት ንምንታይ እዮም ስኑዕ ሓበሬታታት ዝርግሑ? ገሊኦም ዘይሓቃዊ ሓበሬታታት ናብ ሓደ መርባብ ሓበሬታ ወይ ከዓ ናብ ሓደ ናይ ዩቱብ ቻናል ጠዊእኩም ነቲ ጽሑፍ ክተንብቡ ወይ ከዓ ነቲ ቪድዮ ክትርእይዎ እሞ እቶም ወነንቲ ናይቲ መርበብ ወይ ከዓ ናይ ዩቱብ ቻናል ከዓ ብመዋዓውዒ ወይ ድማ ካብ ኣድቨርታይዝመንት ገንዘብ ክረኽቡ ኢሎም ዝገብርዎ እዩ። ካልኦት ከዓ ፖለቲካዊ መክሰብ ንምርካብ ኢሎም ዘይሓቃዊ ሓበሬታታት ይዝርግሑ። ገለ ሰባት ድማ ከም ብዋዛ ወይ ድማ ንቕይዐ ዘይሓቃዊ ሓበሬታታት ኣብ ማሕበራዊ መራኸቢታት ይዝርግሑ ኣለዉ። ካልኦት ከዓ ኣብ ልዕሊ መወዳድርቲ ናይ ንግዲ ትካላት ኣብ ዕዳጋ ንምህሳይ ስኑዕ ሓበሬታታት ዝርግሑ ኣለዉ። ስለዚ ዝኾነ ሓበሬታ ቅድሚ ንካልኦት ምክፋልኩም እንታይ ክትገብሩ ኣለኩም? ሓደ ፍልፍል ናይቲ ሓበሬታ መን ምዃኑ ጻርዩ። ዋላ እኳ ነቲ መልእኽቲ ዝለኣኸልኩም ሰብ እተኣምንዎ እንተኾነ ፈለማ ነቲ ሓበሬታ ዝዘርግሐ ሰብ ግን ዘይእመን ክኸውን ይኽእል። ስለዚ ነቲ ናባኹም ዝለኣኸ ሰብ ጥራይ ዘይኮነ ዘገድስ ፍልፍል ናይቲ ሓበሬታ እውን ክትፈልጥዎ ይግባኣኩም። ካልኣይ ሓደ ሓደ ግዜ እቲ ሓበሬታ ሙሉእ ንሙሉእ ጌጋ ዘይክኸውን ይኽእል እዩ። ኣብ ሓደ ጽሑፍ ብዙሕ ሓበሬታ ምዝህሉ ተኣማኒ ክኸውን ኣብ መንጎ ሓቃዊ ሓበሬታ ክሕወሶ ይኽእል። እዚ ማለት ግን ሙሉእ እቲ ሓበሬታ ሓቂ እዩ ማለት ኣይኮነን። ስለዝኾነ ኣብ ሓደ ጽሑፍ ወይ ከዓ ቪድዮ ሓደ ወይ ክልተ ሓቃዊ

0: ሓበሬታ ስለ ዝረኸብኩም ክትኣምኑ ወይብልኩምን ንሕድሕድ ሓበሬታ ብደቂ ርኢኹም ኣጻሪዎ ሳልሳይ እቲ ሓበሬታ ኣዝዩ ስምዒ ዝቕስቅስ ድዩ ኣኽወሪኩም ኣሕዚንኩም ወይ ከዓ ኣሕጊስኩም ዶ ንኣብነት ኣብዚ ሕማቕ ናይ ለበዳ እዋን እዙ መድሓኒት ከም ዝተረኸበ ዝገልጽ ሓበሬታ እንተንቢብኩም ኣዝኹም ክትሕገሱ ባህርያዊ እዩ እንተኾነ ነዚ ስምዒትኩም ዝቕስቅስ ሓበሬታ ምስ እትረኽቡ ደው ኢልኩም ክትሓስቡ እዩ ዝግባእ ስኑዕ ሓበሬታ ብቐሊሉ ዝዝርግሕ ንስምዒት ደቂ ሰባት ዝቕስቅስ ብምዃኑ እዩ ስለዝኾነ ድማ ከምዚ ዓይነት ሓበሬታ ክትርእዩ ከለኹም ብጥርጣረ መዝንዎ ቅድሚ ነቲ ሓበሬታ ንኻልኦት ምክፋልኩም ክተጻርዩ ፈትኑ ከምዚ ዝኣመሰለ ዓብዪ ዜና እሙናት ምንጭታት ዜናን ትካላትን ኣቃሊሐምዎ ዶ ኢልኩም ሕተቱ
1: ኣብቶም ኣብ መወዳእታ ካብ ሓበሬታታት ኮሮና ቫይረስ ክንወፅእ ንሰማዕትና ቅድም ኢሉ ኣብ ፈኖና ቀሪቡ ዝነበረ ተመክሮ ሓንቲ ኤርትራዊት ኢና ክነዘኻኽሮም ሓሪና ኤርትራውያን ደቂ ኣንስትዮ ንናፅነት ኣብስኻየ ደብረታዊ ተጋድሎ ደቀንን ነብሰንን ንዝገበርዎ ኣበርክቶን ንዝኸፈልዎ መስዋእትን ብሓበን እየን ዝዝክርኦ ብዙሓት ደቂ ኣንስትዮ ድማ ኣብቲ ታሪካዊ ቃልሲ ብኣካል ተሳቲፈን ታሪክ ሰሪሐን ሓሊፈን ንንግስቲ ገብሪ መስቀል ትበሃል ብ1978 ዓ.ም ናይ 10ይ ክፍሊ ትምህርታ ምስ ወደት ናብ ብረታዊ ቃልሲ ህዝቢ ኤርትራ ክትፅምበርን ከላ ኣ 16 ዓመት እያ ነይራ ላይን ፅጋብ
2: መባእታዊ ወታደራውን ፖለቲካውን ተዓሊሞ ወሲዳ ኣብ ሜዳ ከም መምህር ኣገልጊላ ናፅነት ክትርኢ ዝበቕዐት ኣብነታዊት ጓል ኣንስተይቲ ንግስቲ ገብረ መስቀል ሕዚ ኣብ ኣስመራ ኣብ ከባቢ ፖስት ኦፊስ ብኣትክልቲ ኣብ ዝወቀበት ፀባብ ምዕርግቲ ቤት ትነብር ገና ናብቲ ካንሸሎ ቅልቅል እንከትብል ሽታ ጥበብ ይቕበለካ ውፅኢት እደ ጥበብ ካይላ መቐመጢ ክሳብ ዝሰኣኖ ዓቕሉ ዝፀበቦ ካንሸሎ ጥበብ
3: ምግዳልና ስነደታትና ኸዲና ዝወፃና ኢና ንዓና ጎልፎ ሰሪሕና ንገዛና ኣወቂብና ኣነ ሕጂ ዕድሚ ዝስራሕ መጀመርያ እዚ ኩሉ ብዝገዛይ ትርእይዎ ዘለኹም ስፈ ይኹን ናይ ሳሎን ይኹን ዋላ ናይ መንዳቅ ይኹን ገለ ቅድሚ ስራሕ ናብዚ ጥበብ ክሸይጥ መጀመርያ እዩ ብዓብኡ ግን 2005 ወርሒ 10 ናይ ካይላ ትምህርቲ ጀሚርና 10 ወርሒ ምስ ተምሃርና ኣነ ኢደይ ጠጠ ክብል ኣይደለኹን እዛ ሕጂ ክንሰርሐላ ፀናሕና ዝረኣኹማ መሳርሒ ሸዓ ኣብ ውሽጢ ወርሒ ኣስሪሐ ክሰርሕ ጀሚርያ 2007 ኣብ ኣስመራሲ ናይ መጀመርያ ናይ ካይላ ዓብ ምርኢት ኣርአ እዮ
2: ሰራሕተኛ ካይላ ውሽጣዊ ፍቕሪ ጥበብ ዘለዎን ትዕግስተኛን ክኸውን ኣለዎ ትብል ንግስቲ
3: ሓመድ የመፅእ ጭቃ ሰርሑ እቲ ጭቃ ይፍትኖ ተፈቲና እንድሕር ዘይፀቢቃ ትጓሓፍ ነዚ ጆርኒቶ እዚ ሓደ መጀመርያ በዳህ ነገር ዝበሃል እዩ ናይ ካይላ ሰራሕተኛ ሰብ ትዕግስተኛ እሞ ከዓ ካብ ውሽጥካ እንተኮይኑ ውግሕ ትብለካ ንኣብነት ኣነ ሕጂ ሓደ ግዜ ሚእቲ ተኣዚዘ ብሓንሰብ ሓደ ዓይነት ስራሕ ሓደ ዓይነት ስራሕ ከቢድ እዩ ክትሰርሖ ምክንያቱ ትፀልዑ ኢኻ ግን ሰሪሐ ዮ ትእዛዝ ነይሩ ክላእ ዝብል ዝነበረ ወዱ ጓሉ ሕጂ ፈትይዎ ምክንያቱ እንተኣቲኻዮ ፅቡቅ እዩ ፅቡቅ ፅልዋ ከዓ ጌርና ኣብዚ ዓድና ከዓ ድሓን ናይ ካይላ ስራሓት እናጣጠፋ ኣሎ ትምህርቲ ኣሎ ሕጂ ቤት ትምህርቲ ማይ ተስፋ ዝበሃል ኣሎ ኣብኡ ነንእሽተይ ኮርስ ዋሃብ ናይ 9 ወርሒ ገለ ካብኡ ናትካ ታለንት እንተኮይኑ እተዓቢ ኢኻ ማለት እዩ
1: ዝኸበርኩም ሰማዕትና ኣብ ዕለታዊ ምንቅስቃስኹም ብዝተኸኣለ መጠን ኢድኩም ብማይን ሳሙናን ምሕፃብ
4: ኣብዚ እቲ ባህላውን ሃይማኖታውን ኣተሓሳስባታትን እምነትን ኣብ ቦትኡ ጌርኩም ካብ ሰባት ዘለና ርሕቐት ምሕላው ግን ነዚ ሕማማ ምግታእ ዓብዪ ተራ ከም ዘለዎ እዮም ሰብሙያ ዝገልፁ ዘለዉ
1: ንስኻ ንስኺ ነብስኹም እንተሓሊኹም ኣነ እውን ሓልየ ኣለኹ ኩላትና ከዓ ንድሕን ጥዕናኹም እንተሓለኹ
4: ሰላም ሶፎኖለይቲ

ክብራት ሰማዕትና ቴክኒካው ጸገም ስለዘጋጠመና መደብና አብሰዓቱ ክንፍኖ ይካልናን እትጸገም ስፈትሐና የግን መደብና ከቆጽል ምኻኑ ብትሕትናን ሕብር።